0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ተከበራችሁ አድማጮቻችን እንደምን አደራችሁ። እነሆ የዕለት ማክሰኞ የጧት ስርጭታችን ይዘን ቀርበናል። ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር የዮም ሽልሽ ጊሜል ሄበ ኢሉል ሄብታፍሽን በቫቭ በአውሮፓ ዘመን አቆጣጠር ኦገስት 18 2026 እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 12 2018 ነው። የስቱዲዮ ተረኞች ይሻየው ደኩና አይቾ ባይነን የስቱዲዮ የቴክኒክ ባለሙያ ገብርኤል ነው። ክብራትና ክብራን ተመልካቾች አድማጮቻችን ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና እናነባለን። ከዜናው በማከታተልም ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትን እንመለከታለን። ከዛም የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ የቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በባልደረባይ ሻየው ደጉ
3: አይቾ ባየ አመሰግናለሁ። ጤና ይስጥልን እንደምን አደራችሁ። በድጋሜ መልካም ቀን። አርስተ ዜና የሊኩድ ፓርቲ ትናንትና ያካሄደው የእጩ የክነሴት አባላት ቅድመ ምርጫ ፕራይመሪስ ትናንት ማታ 9 ሰዓት ላይ ካበቃ በኋላም ቆጠራው ተጠናክሮ እየተካሄደ ነው። በአሽዶድ ከተማ ውስጥ በሚገኘው በአሱታ ሆስፒታል ሌላ ስህተት ተፈጸመ። ትምህርት ቤት ለመከፈት 2 ሳምንታት ብቻ ሲቀሩት በሰሜኑ የሀገሪቱ ክፍል የሚገኙ ወደ 250 የሚጣጉ የህፃናት ማለ ህፃናት የአደጋ መከላከያ መጠለያዎች አልተሰሩም ተባለ። በአዛም ቀበሌ ከሐማስ ጋር የተደረገው ስምምነት ሁለተኛ ምዕራፍ እንዲፈጸም ጥረቱ እንደቀጠለ ነው። በአሜሪካ ፕሬዝዳንት ትራምፕ ላይ ያለው የህዝብ እርካታ መጠን ወደ አዲስ ዝቅተኛ ደረጃ ወረደ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የሊኩድ የመጀመሪያ ቅድመ ምርጫ ፕራይመሪስ የድምፅ ቆጠራም ይቀጥላል። የመጨረሻ የመራጮቹ ተሳትፎ 54 በመቶ የነበረ ሲሆን ይህም ከ76,000 በላይ መራጮች ይወክላል። የሊኩድ የመጀመሪያ ደረጃ ምርጫ ፕራይመሪስ የድምፅ ቆጠራም ይቀጥላል። ከተቆጠረው ወደ 20 በመቶ የሚጠጋ ድምፅ እንደሚያሳየው ከሆነ ኤሊ ኮሄን፣ ያሪቭ ሌቪን እና አሚር ኦሃና በመጀመሪያዎቹ ቦታዎች ላይ ይገኛሉ። ቃል አቀባያችን ሻሃር ግሊክ እንደዘገበው እስካሁን ባለው መረጃ መሰረት በሚቀጥለው ክነሴት በፓርላማ ውስጥ የማይገቡት የፓርቲው አባላት ዳቪድ ቢታን፣ አቢ ዲክተር፣ ኤዲት ሲልማን፣ ማይ ጎላን፣ ዜብ ኤልኪን፣ ኒሲም ባቱሪ፣ ሪኤል ኬልነር፣ ካቲ ሽትሬት እና ሃኖክ ሚልቦዝኪ አይመረጡም የሚል ግምት አለ። ሆኖም ይህ የመጀመሪያ ደረጃ መረጃ ብቻ መሆኑን ተገልጿል። ለውጡ ምን ይቀያየራል ተብሎ ይጠበቃል። ትምህርት ቤት ለመከፈት በሀገር እስራኤል 2 ሳምንታት ብቻ ሲቀሩት በሰሜኑ ሀገሪቱ ክፍል የሚገኙ ወደ 250 የሚጠጉ ህጻናት በኋላ ህጻናት ከደህንነት ስጋት ጥበቃ መጠለያም የላቸውም። የህፃናት ማለ ህፃናት ተቋማት ለማጠናከርና ለመጠበቅ 140 ሚሊዮን ሸቀል የተመደበለት በመከላከያ ሚኒስቴር የወጣው ጨረታ በተግባር አልተከናወነም። ቃል አቀባያችን ሊራን በካን ዜናም ዘገበው ከሆነ በገንዘብ ሚኒስተር በኩል ገንዘብ ለመከላከያ ሚኒስተር መተላለፉን ይገልጻሉ። የመከላከያ ሚኒስተር በኩል ያሉ አካላት ደግሞ ጉዳዩ በሂደት ላይ እንደሆነ የሚገልጽ ሲሆን ከደህንነት ሚኒስተር እስካሁን የተሰጠ ምላሽ የለም። በአንሽዶር ከተማ ውስጥ በሚገኘው በአሱታ ሆስፒታል ሌላ ስህተት ተፈጽሟል የሚል ጥርጣሬ እንዳለ ተገለጸ። በራማት ኸያል በሚገኘው ሆስፒታል የመራባት ሕክምና ያደረጉ አንዲት እናት ከአንድ የወንድ ዘር ፈሳሽ ወይም ስፐርም ልገሳ የተወለዱት ሁለቱ ልጆቻቸው መካከል የዘረመል ማለት የጄኔቲክ መጣጣም እንደሌለ ገልጸዋል። ዘጋቢያችን ኖቭ ሮቤኒን እንዳመለከተው እናቲቱ ከሶስት ዓመት በፊት የተወለደ አንድ ልጅና ከወር በፊት የተወለደ ሌላ ሕፃን አላቸው። የእናቲቱ ጠበቃ በውጭ ሀገር የተደረጉ የዘረመል ምርመራዎች ሁለቱ ልጆች ከአንድ አይነት ዘር ለጋሽ የተወሰዱ አለመሆናቸውም ተረጋግጠዋል። በኢየሩሳሌም ከተማ በሚገኘው ሀዳሳ ኢንካሬም ሆስፒታል ትናንት ምሽት በቤት ሸቤሽ ከተማ በሚገኘው የሚታቸው ግቢ ውስጥ ከአጎቱ ልጅ ጋር በጩቤ ተወጋ። የሰባት ዓመት ታዳጊ ልጅ ሂሌል ሞርደሃይ ዳዶን ሕይወቱን ማለፉ ተገለጸ። የሁለተኛው የአራት ዓመቱ ሕፃን ጤንነት ሁኔታ ደግሞ መካከለኛ ደረጃ ላይ ይገኛል። ዘጋቢያችን ሃይም ጎልዲች እንደዘገበው ፖሊስ ቀደም ሲል በፖሊስ ዘንድ የማይታወቅና በአእምሮ ሕመም የተጠቃ እንደሆነ የሚገመተው በነፍስ ግድያ የተጠረጠረው ግለሰብ በቁጥጥር ስር አውሏል። በአዛ ቀበሌ ከሐማስ ጋር የተደረገ ስምምነት ሁለተኛ ምዕራፍ እንዲፈጸም ጥረቱ እንደቀጠለ ነው። ከኡጋንዳና ከብሩንዲ የመጡ ከፍተኛ መኮንኖች በአዛ ለሚቋቋመው ዓለም አቀፍ የሰላም ማስከበር ወታደራዊ ኃይል በመቶዎቹ የሚቆጠሩ ወታደሮችን ለመላክ በሚደረገው የላቀ ድርድር አካል ትናንት በኪርያት ጋት ወደሚገኘው የአሜሪካ እዝ ማዕከል ጎብኝተዋል። ዘጋቢያችን ኢታይ ብሎብንታል በካን 11 ቴሌቪዥን ጣቢያ ላይ እንደዘገበው መኮንኖቹ ለአካባቢ የተዘጋጁት እቅዶችም ካቀረቡላቸው የአሜሪካና የእስራኤል መኮንኖች ጋር ተገናኝተው ተወያይተዋል። ዘጋቢያችን አክሎ እንዳመለከተው ይህ እርምጃ የተወሰደው የአሜሪካ አስተዳደር እስራኤል በአዛ የሁለተኛው ምዕራፍ ትግበራ እንድትጀምር በሚደረገው ጫና እንዲሁም የጃሬድ ኩሽነርና የኒኮላይ ማልዳኖቭ የእስራኤልን ጉብኝትን ተከትሎ ነው ተብሏል። ይህ በእንዲህ እንዳለ በእስራኤል የአሜሪካ አምባሳደር ማይክ ሃከቢ በዋሽንግተንና በእስራኤል መካከል በአዛ ሰርጥ ጉዳይ ልዩነት ውዝግብ አሉ ተብሎ የተሰራጨው ዘገባዎች አስተባበሉ። አምባሳደር አካቢ በኤክስ ገጻቸው ላይ እንደጻፉት ይህ የሐሰት ዜና ፋክ ኒውስ ነው ብለዋል። የሐማስን ትጥቅ ለመፍታትና አካሉን ለማፍረስ እንዲሁም በአዛ ምንም አይነት የወደፊት ተስፋ እንዳይኖረው ለማድረግ ባለው የፕሬዚዳንት ትራምፕ እቅድ ላይ ምንም አይነት አለመግባባት የለም። ዋናውና የመጨረሻ ነጥብ እሱ ነው ሲሉ ገልጸዋል። አምባሳደር አካባቢ አክለውም በርካታም ዘጋቢዎች ያለምንም መረጃ ከምንም ተፈጥረው የተወሩ ዜናዎች ናቸው ሲሉ አስተባብለዋል። በአሜሪካው ፕሬዚዳንት ትራምፕ ላይ ያለው የሕዝብ እርካታ መጠን ወደ አዲስ ዝቅተኛ ደረጃ ወረደ። የሮይተርስ የሕዝብ አስተያየት ሰጪ ዳሳሳም እንደሚያሳየው ከጠቅላላው የአሜሪካ ሕዝብ ሲሶ አንድ ሶስተኛ ብቻ በፕሬዝዳንት ስራ የተደሰቱ ናቸው። ከዚህ ዳሳሳ ጥንጥናት እንዳመለከተው ወደ 80 በመቶ የሚሆኑ የአሜሪካውያን የአሜሪካ በኢራን ውስጥ የሚኖራትም ጣልቃ ገብነት ለረጅም ጊዜ ይቀጥላል ብለው የሚጠብቁ ሲሆን 64 በመቶ የሚሆኑት ደግሞ የፕሬዝዳንት በነጭ ቤተ መንግስት ውስጥ ያለው አፈጻጸማቸው ባሉታዊ መልኩ ይመለከቱታል። በሀያሏ አሜሪካ ውስጥ የወንጀል መጠን በከፍተኛ ሁኔታ ቢቀንስም ይሁዲዎች የጥል ወንጀሎች ዋና ሰለባዎች ሆነዋል። የፌዴራል ምርመራ ቢሮ የወንጀል ሪፖርት እንደሚያሳየው የግድያ ወንጀሎች ቁጥር ወደ 1/5 ገደማ፣ የደፈራ ወንጀሎች ወደ 8% ገደማ፣ እንዲሁም የኃይል ጥቃቶች ወደ 7% ገደማ

0: ከተማ ከፍተኛ አካባቢዎች እና በሀገሪቱ ውስጥ የሙቀቱ መጠን ይቀንሳል። የሙቀቱ መጠን ለወቅቱ ከተለመደ አነስተኛ ብሎ አናሳ ይሆናል። ከሮብ ጀምሮ በተራራማ ቦታዎች እና በሀገሪቱ ውስጥ ክፍሎች ላይ ትንሽ የሙቀቱ መጠን ጭማሪ የሚያደርግ ሲሆን የሙቀቱ ጫና ደግሞ እርጥበት አዘል ሙቀቱን እየከበደ ይሄዳል ይላል የአየር ጸባይ ተመራማሪዎቹ። አይቶባይ የጧት ዜና ይህን ይመስላል።
1: እሺ ያው ስለዚህ ነው እናመሰግናለን።

የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ላንባቢያን ምን ይዘው ቀረቡ ሚለውን መለከታለን። ዛሬ 3 ጋዜጦች ብቻ ናቸው ፊልፕቴ ያሉት። ሁለቱም 3ቱም ጋዜጦች በሞላ የሰጡት መጀመሪያ ሽፋናቸው የሰጡትም በትናንትና ሁለት በቤት ቼምጅ ከተማ የ7 ዓመት ልጅ ለደቱን ያከበረ ያለ መገደሉና ትናንት በሊኩድ ፓርቲ የነበረው ውስጣዊ ምርጫ በሰፊው ጋዜጦች ተመልክተውታል። በማዕሪብ በምን ጀምርበት ሰዓት የጠቅላይ ሚኒስትሩ ቢንያሚን ናታንያው ይቅርታ መዝገብ በማለት ጠቅሶታል። ይህም 75685 የሊኩድ አባል የሆኑት ወደ ምርጫ ጣቢያ በመምጣት ድምጻቸውን ሰጥተዋል። የ7 ዓመት ልጅ ልደቱን እያከበረ በነበረበት በስለት ተወግቶ መገደሉ አሳዛኝ ነው። ለተጨማሪ 4 ዓመት ልጅም በጽና ቆስሎ ሆስፒታል ህክምናው የተከታተለ ይገኛል። በኢራንና በአሜሪካ ያለው ሁኔታ አሁንም አነጋጋሪ መሆኑ እንደቀጠለ ነው። ኢራን ከመቼውም ጊዜ በለጠ ብራት እንደሌላትና እንዳውም

አሜሪካ ነው ማድርገውን ምፈልገው ነገር ካላደረገች በአሜሪካ ላይ ጦርነት ከፍታለው ስትል እየዛተች ነው። መከላከያ ሰራዊታችን ከአዛ ሰርጽ ማለትም ቢጫ መስመር ተብሎ መከላከያ ከከለለው አይነቃነቅም ሲሉ ጠቅላይ ሚኒስትሩ ተናገሩ የሚሉት በሰፊ ተዘገበበት ሁኔታ አለ። ወደ ውስጥ ገባብለን ስንመለከት ትናንት በቤተ ሰሜሽ ከተማ ልደቱን እያከበረ ያለ የሁለት ልጆች በስለት መወጋታቸውን አስመልክቶ በሰፊው ተዘግቦ ይታያል። የሰባት ዓመትና የአራት ዓመት እድሜ ክልል የነበሩ ናቸው። ይህም የተከሰተው ክስተት ጎረቤታቸው ትንሽ የአእምሮ ችግር ያለበት እንደሆነና ከቤቱ ስለት ይዞ ወጥቶ በቀጥታ ልጆቹ ካሉበት ቦታ ሄዶ እነሱ እንደወጋቸውና አንደኛው የሰባት ዓመቱ ልጅ ሲሞት የአራት ዓመት ልጅ ደግሞ በጸና ቆስሎ ሆስፒታል ምርመራ ሕክምናውን እየተደረገለት እንደው ይታወቃል። ቤናያ ወራዚ እናስታውሰዋለን። የቀድሞ ጓደኛው አስገደለችው ተብሎ ተጠርጥሮ ባለፈው በሰፊው የተነገረበት የተወያየንበትም ነበር። የሱ የግድያ ሁኔታ አሁንም ሌላ ሁለት ተጨማሪ ሰዎች በቁጥጥር ስር መዋላቸውና ፖሊስ ምርመራውን እንደቀጠለ እንደሆን እሺ ከስተለ ጽፎ ይታያል። የ17 ዓመት ልጅ ሽጉጥ ይዞ ለመግደል አጎቱን ሊገድል ሙከራ አድርጎ ነበር፣ ግን ሲተኩስ በስተት ወደ መጽሐፉ ለነበረበት በማለት ያሰው ከሞት ድኗል ማለት ነው። በትናንትናው ዕለት በሊኩር ፓርቲ የተደረገው ምርጫ በማስመልከት ይህም በሰፊው ተዘግቦ እናያለን። ቀደም ሲል ባልደረባዬ ይሻየው በዜናው እንደተመለከተውም ብዛት ያላቸው በአሁኑ ሰዓት በሚኒስትርነትና በክነሴት አባል ሆነው ሲያገለግሉ የነበሩት ለሚቀጥለው የመግባት እድላቸው የመነመነ ነው በማለት የተነገረ ይገኛል። አሁን ዘገይቶ በሚደርሰን ዜና በደ 80 በመቶ የሚሆን ድምፅ አሰጣጥ እንደተቆጠረና ቆየት ብሎ እንግዲህ የትኞቹ ናቸው በመጀመሪያው ቦታ ያገኙ የሚለውን በሰፊው የምንመለከተው ይሆናል። እዚህ ላይ ግን በትናንትና ሁለት ጠቅላይ ሚኒስትር ቢንያሚን ነታንያሁ ከባለቤታቸው ጋር በመሆን በቢንያና ኦማ በሚገኘው የምርጫ ጣቢያ ተገኝተው ድምፅ ሰጥተዋል። ትናንት የአሜሪካ መንግስት መልእክተኛ የሆኑት ጃራድ ኩሽነር ከጠቅላይ ሚኒስትር ቢንያሚን ነታንያሁ ጋር ተገናኝተው ነበር። ይህም ቀደም ብሎ ከአንድ ቀን በፊት ግብጽ ውስጥ ከሐማስ መልእክተኞችና ከፕሬዚዳንት አልሲሲ ጋር ተገናኝተው ተወያይተው ነበር። ከዛም በኢየሩሳሌም በመምጣት ከጠቅላይ ሚኒስትር ቢንያሚን ነታንያሁ ጋር ተገናኝተዋል ተወያይተዋል። ሲጠየቁም የተናገሩት ነገር ምንድን ነው? ኩሽነር በተቻለ መጠን ያህል ያለውን ወደ ሁለተኛው ዙር ድርድር የሰላም ስምምነት የምንተላለፍበት መንገድ ለማመቻቸት ነው በማለት እንግዲህ የዓመት ከሆነ ለመጀመሪያ ጊዜ ነው ኩሽነር ወደዚህ ይቅርታ ወደ ሀገራችን የመጡት። ጠቅላይ ሚኒስትር ቢንያሚን ነታንያሁ ደግሞ ሐማስ መሳሪያውን እስካላስረከበ ድረስ አዛ እንደገና ትታደስም የሚል አቋም እንዳላቸውና ትናንት ይህንም ጀምረው እንዳሰሙ ተገልጿል። በዋሽንግተንና በሊባኖን በከፍተኛ ደረጃ ያሉ ባለስልጣናት ንግግር ወይም ውይይት ጀምረዋል። በተለይ መከላከያ ሰራዊት በአሁኑ ሰዓት ሂዝቡላ ጥቃት እያደረሰ የተደረሰበትን የተኩስ አቁም ስምምነት እየጣሰ ስለሆነ ይህ ወደ ተባባሰ ሁኔታ ላለመሄድ ይህን ለማገድ ሊባኖን እና በአሜሪካ ከፍተኛ ባለስልጣናት ውይይት ተጀምሯል። አንዳንድ ከፍተኛ የባለስልጣናት በተለይ በመከላከያ ሰራዊት የሚያገለግሉ ሐማስ ጀርባውን ለግድግዳ በመስጠት አሁን ለስምምነት መድረስ ይፈልጋል የሚል
ሐሳብ ግምት እንዳላችሁ ይተናገሩ ይገኛል። ይበዚህ እንዳለ ሁላችንም እናስተውሳለን የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአለፈው ምርጫ ሲቸነፉ ተቸንፈዋል በማለት የሳቸው ደጋፊዎች ካፒታል ሊተሰኘውን ቤተ መንግስታቸውን ለመውረር የሳቸው ደጋፊዎች እንደተነሱ የሚታወስ ነው። እንደውም ገብተውም ሰብረው እንደገቡ ይታወሳል። አንዳንድ ከፍተኛ ባለስልጣናቶች ደግሞ በተለይ ያለፈው ጊዜ በእስራኤል በደህንነት ዙሪያ ሲያገለግሉ የነበሩት ፖሊስን ኮዲዩ ያስጠነቀቁ ነው። በምርጫው ማግስት ምናልባት አንደኛው ቡድን ምርጫው ተጭበርብሯል ተጠቅቻለሁ ብሎ ከጠራ ትልቅ ሰላማዊ ሰልፍ ሊጠራ ይችላል። ብሎም ክነሴት እስራኤልን ሰብረን እንገባለን ለማለት ሞከራ ሊያደርጉ ይችል ይሆናል። ፖሊስ ካሁኑ ሊዘጋጅ ይገባል በማለት ጽሑፉን በሰፊው አስቀምጧል። ተጠባባቂ ወታደር ቤት የሚያገለግሉ ወታደሮች በተለይ አንዳንዴ ከሚገባው በላይ ወጪ አውጥተናል በማለት መከላከያ ገንዘብ እንዲበልስላቸው የሚያደርጉትን ጥረት እንዲያቆሙ ከሚገባው በላይ እየጠየቁ ነው ሲል በሰፊው የተዘገበ ጽሑፍ አለ። ሲላይ ወደ ይሁዳና ሰማርያ በሚሄድበት ሰዓት ይሁዳና ሰማርያ ስካውን ድረስ የሚተዳደረው ይሐከባቢ በወታደራዊ ግዛት ነው። ግን በቅርቡ ወደ ፖሊስ እንዲተላለፍና በሲቪል አስተዳደር እንዲሆን ጥረት ለማድረግ እየጠየቁ ነው የሚል ጽሑፍም እዚህ ጋር ይታያል። ይህም እንግዲህ ቆይተን የምናየው ጉዳይ ነው። አንድ ወታደር በደቡብ ሊባኖስ የቆሰለ በራምባም ሆስፒታል ሕክምና ሲደረግለት ሲያክመው የነበረው ዶክተር የአረብኛ ቋንቋ ተናጋሪ እንደነበርና በተገቢ ያልሆነ ምርመራ እንዳደረገለት ወይም ተገቢውን ክብር አንድ ዶክተር ለሁሙማን ሊሰጠው የሚገባውን ክብር አልሰጠኝም በማለት የተናገረው አቤቱታ የሆስፒታሉ አሁን በሰጠው ምላሽ ያው የቆሰለው ወታደር የተናገረው ትክክል አይደለም ሐሰት ነው በማለት ተናግሯል። የቆሰለው ወታደር ወንድም በክፉኛ መቆጣቱንም ያሳያል። እዚህ ጽሑፍ ተጽፎ ይታያል። ለእኔ ማንም የጣሪ ኮሚቴ ተብሎ የተቋቋመው የጠየቀኝ የለም። ለምን እንዲሁ ዝም ብሎ ይህን ነገር አድበስብሶ ይተውታል የሚል ሁኔታም ተጽፏል። ኢራን ወደ ጦርነት የመመለስ ፍላጎት እንዳላት እንደማትፈራ እንዲያውም አሜሪካ የጠየቅነውን ማታደርግ ከሆነች እኛው ራሳችን አሜሪካን እናጠቃለን፣ በአሜሪካ ላይ ጥቃት እንጀምራለን ከፍታለን ሲሉ እንደተናገሩ በዚህ ጽሑፍ በሰፊው ተመዝግቦ እናየዋለን። ይህ የሚያሳየው ኢራን ባለፉት 60 ቀናት ነበር የተኩስ አቁም ስምምነት ተፈራርሞ ነበር። ትናንትና ይህ 60 ቀኑ ገደብ አብቅቷል። አንዳንዶች ምናልባት ለገና ለተጨማሪ 60 ቀናት ስምምነት ይኖራል የሚሉ አሉ። ኢራን ደግሞ በበኩሏ የጠየቀችው ነገር አለ። በተለይ የምጣኔ ሀብቷን በጫና በማድረግ በውስጣዊ ሽኩቻ ለመፍጠር የሚደረገው ጥረት ምናልባት እንዳንዳንድ ከፍተኛ ትንታኞች እንደሚናገሩት እዚህ ጋዜጣ ላይ እንደተጻፈው ስራውን እየሰራ ሳይሆን አይቀርም እና የኢራን መንግስት የተጨናነቀ መስሎ ይታያል። ለዚህም ነው አሜሪካ ማዕቀብ የጣለችበት እንዲነሳና በተለይ የባህር ወደቧን እንዲለቀቅ በማለት ጥያቄ አቅርቧል። ካልሆነ ግን አሜሪካን እናጠቃለን በማለት እየዛቱ ይገኛሉ። በትናንትናው ዕለት የአሜሪካው ፕሬዚዳንት ለየት ያለ ንግግር አድርጓል ያሰምቷል። ይህም እንግዲህ ደቡብ ኮሪያን በማስመልከት ነው። አሜሪካ ከደቡብ ኮሪያ ጋር ጥሩ ግንኙነት ያላት ሀገር ነች። ሁለቱም በመሳተፍ አዳዲስ ልምምዶችን የሚያደርጉ ነበር፣ በተለይ በጦር ዙሪያ። አሁን ግን ካሁን በኋላ ከደቡብ ኮሪያ ጋር የምናደርገውን ግንኙነት እንቀንሳለን፣ ቆጠብ እናደርጋለን የሚል ንግግር አሰምተዋል። ይሄም ምናልባት የሰሜን ኮሪያውን መሪ
ያስደስተዋል የሚል ሁኔታ አለ። ኮሎምቢያ ባለፈው ሳምንት መጨረሻ ላይ የመሬት መንቀጥቀጥ አደጋ እንደደረሰባት የሚታወስ ነው። ብዛት ያላቸው ሰዎችም ከዚህ ዓለም በሞት ተለይተዋል። እስራኤልም በደጀን ህዝብ በተለይ በእንደዚህ አይነት የነፍስ አድን ቡድን እንደላከች ይታወሳል። አሁንም ስራውን አጠናክሮ እየቀጠለ ነው። ነፍስ ለማዳን እየተራራጡ ነው በማለት በሰፊው ዝም ተጽፏል። በአውሮፓ ውስጥ የስደተኞች ብዛትን በማስመልከት የተጻፈ ጽሑፍ አለ። ለዚሁ ጥፋተኞች ይሁዳውያን ናቸው ይላል። እጅግ በጣም የሚገርም ነው። ይሁዳውያን ናቸው ለምንድን ነው ጥፋተኛው የሚሆኑት? እስኪ ምናልባት በኋላ ከባልደረባይ ከሻየሁ ጋር እንወያይበት ይሆናል። በማከታተል ወደ የዲዮት አሮነት በምንመጣበት ሰዓት በተመሳሳይ መልኩ የጻፈው ጽሑፍ አለ። በተለይ ተመሳሳይ ሆኑትን አንመለከታቸውም። ነገር ግን በዓለማችን ላይ አሁን በሁለተኛ ደረጃ ጫና የሚበዛበት አየር መንገድ ተብሎ የእስራኤል አየር መንገድ እንደተጻፈው እንደተመዘገበ እነዚህም ሰፋ ያለ ጽሑፍ ይዘው መጥተዋል። በተለይ ጫና ይበዛበታል፣ የአውሮፕላኖች የበረራ ሰዓታቸው ይራዘማል፣ በአንጻሩ ደግሞ የሚያርፉበት ሰዓትም ይራዘማል በማለት ይናገራሉ። በዚህ ላይም ይህን አሁን ጥፋተኛ አድርገው የሚያመጡትም የአሜሪካን ነዳጅ የሚቀዱ ጦር አውሮፕላን በእስራኤል አየር መንገድ ስለተያዙት ተቆጣጠሩት ቦታ ስለጠበበ የሚል ምላሽ የሰጡት ሁኔታ ይታያል። ኢራንና አሜሪካ ቀደም ሲል የተመለከትነው ነው። ቤት ሸመሽ የተከሰተው ክስተትም እንደዚሁ ሌላ ምርጫ በተመለከተ የምናየው ሁኔታ አንድ አይነት ነው። አዲስ ነገር የለም። አዲስ ነገር ከሌለ እንግዲህ ወደ ቀጣይ ዝግጅታችን ለማለፍ እንገደዳለን ማለት ነው። የአሜሪካ ምናልባት አሜሪካ ሳይሆን ፑቲን የሩሲያው ፕሬዚዳንት ከናቶ ጋር ጦርነት ለመክፈት ያሻቸዋል የሚል ጽሑፍ አለ። ይህም እንግዲህ በተለይ በአውሮፓ ከአውሮፓ ጋር የናቶ አባል ናቶ ማለት እንግዲህ የጦር የሩቅ ምስራቅ የጦር ኃይሎች ቡድን ነው። እነሱንም አባል ያሉበት የአውሮፓ ሀገራት አሉ። አንደኛው ከተነካ ሁሉም ሊገጥም ይችላል። ይህም የሚያሳየው አዝማሚያ የአሜሪካን መዳከም ሩሲያ በማየት በመመልከት አሁን ነው ሰዓቱ ናቶ ጋር ጦርነት እንከፍታለን የሚል ሀሳብ አለ የሚል ጽሑፍ ይታያል። ክብራትና ክብራን አድማጮቻችን ገጾች ከሞላ ጎደል አንባቢያን ምን ይዘው ቀረቡ የሚሉት የስካሁኑ ነበር።

0: ሻየው
1: ወደ ወቅታዊ ዘገባ እናልፋለን ማለት ነው። እንግዲህ አይቾ ባዬ በርግጥ በጋዜጦች ጋዜጦችን የሶስቱን ጋዜጦች ርዕሰ ጉዳዮችን አቅርባል። አሁን በቀጣይነት ያሉት እንግዲህ እስራኤል ህዝብ መቼም ባለማችን ለዓለም የሚረዱ የሚያግዙ በቴክኖሎጂ እስከ መጽሐፈ ኦሪት በማዳረስ ረገድ በዓለም የመጀመሪያዋ ህዝብ እንደሆነ ይነገርለታል። ግን በጣም በጎ ነገር ሰብአዊ ለቸገረ ህዝብም እርዳታ ብታበረክትም ምንም የስሟን ማጥፋት ጥሩ ለስደተኞችን እንክብካቤ እያደረገች አይደለም በማለት ዘውትር በተለያዩ
0: እዚህ ላይ ምን አለ መሰለህ ሻየው እንደተናገርከው አንተ እንደጠቀስከው እስራኤል ብቻ ሳይሆን ይሁዳውያን በአለም ላይ ተሰራጭተው ይገኛሉ። በአለም ላይ የስደተኞች ብዛት ስደተኞች መኖራቸው ስደተኞች ሀገራቸው ለቀው እንዲሰደዱ ምክንያቱ ይሁዳውያን ናቸው የሚል ጽሑፍ ነው ያለው። ለምን የሚያሳየው ነገር ምንድነው? በተለይ ባሁኑ ሰዓት የሚደረገው ያለው እስራኤል በአለም ደረጃ ያላት ቅቡልነት እንዴት እስራኤልን ይሁዳውያን እንዴት እንደሚመለከቱት ያያየን ነው። ይሄም
1: ያሰቱንጀላ አይቸው ባየ ይሄኮ ያሰቱንጀላ ጸረ ሰሜቲዝም የይሁዳን ጥላቻ የተነሱ ናቸው። እንደዚህ አይነት አመለካከት ያላቸው ለምን በዚህ በአለም ሀገራት በዋናነት በመካከለኛው ምስራቅ በምሳሌ ሶሪያ፣ ኢራቅ፣ ኢራን፣ አፍጋኒስታን ወዘተርፈ ከመሳሰሉ ሀገሮች ከቱርክም ሳይቀር ስንቶች ናቸው በየሀገራቸው በሚፈጠረው የእርስ በርስ ግጭት ምክንያት ያስተዳደሩ ጭቆና ምክንያት በተያዘ ወደ ሌላ ቦታነት ወደ በለጸጉ ምዕራባውያን ሀገራት ወደ አውሮፓ ወደ እንግሊዝ ወደ አሜሪካ ኮብልለዋል ሂደዋል። ይሄት ያየ በብዙ ሀገሮች ላይ በምንም በመካከለኛው ምስራቅ እንደውጥ በጥቂቱ አስተዋወስኩ እንጂ በካፍሪካም በከፖለቲካ ጋር በተያዘ የትውልድ ሀገራቸውን ህይወታቸውን ለማዳን ያሉ ስንቶች ናቸው የፈለሱ ስንቶች ናቸው የተሰደዱ ወደ ውጭ ሀገራት በአለም ሀገራት በሚገኙ። ታዳ ትኩረት ላይ የሚያደርጉት እስራኤልና ታጥፊ በስደተኞች ላይ በሚወነጅሉት ይሄ እኮ ተከክለኛ አይደለም።
0: እዚ ላይ ምን አለ መሰለህ ሻየው በተለይ ከጥቅምት 7 2023 ወዲህ በእስራኤል ላይ በአለማችን ውስጥ ይሁዳውያን እየተገፉ ይሁዳውያን ወንጀል እየተሰራባቸው በማንነታቸው እየተከሰተ ያለ ሁኔታ ነው። ይሄ ደግሞ ቀደም ሲተናገርከው ነው ጸረ ሴሚቲዝምነት ነው ዘረኝነት ነው። በተፈለጉት በተቻለው መጠን ያህል ጸረ እስራኤል ጸረ ይሁዳውያን እንቅስቃሴ ለማድረግ ሁሉም ሆ ብሎ የተነሳበት ወቅት ነው። አይተናል በጦርነቱ ወቅት አውሮፓ በስደተኞች ተጥለቅልቃ እነኚህ ስደተኞች ደግሞ ጸረ እስራኤል እንቅስቃሴ ሰላማዊ ሰልፍ ፈረንሳይ አይተናል፣ ለንደን አይተናል፣ ስፔን አይተናል፣ በተለያዩ አውሮፓ ሀገሮች አሜሪካ ራሱ አይተናል። ይሄ ሁሉ እንቅስቃሴ እየተደረገ ያለበት ሁኔታ ነው። ሊያም አልፎ ደግሞ አሁን ባለፈው የዚህ ጋዜጣ ላይም ተጽፎንም እንደምታየው ከሰሜን ሞሮኮ የወጡ ስደተኞች ናቸው ሃይቲ የምትሰኝ ማንችም ባልከተማለች የስፔን ወደዛ ኤምቤ በሚሄዱባቸው ምክንያት ይሁዳውያኖች ናቸው ጥፋተኞች። ለዚሁ ምን አደረጉን ይሁዳውያኖች? ምንድን ነው የሰራ ነው? የሚያሳየው ምንድን ነው? በዘረኝነት የሚንቀሳቀስ መሆኑ ነው። በዘረኝነት ጸረ ይሁዳውያን እንቅስቃሴ ከጊዜ ወደ ጊዜ እየተባባሰ መምጣቱን የሚያሳይ ነው። ለዚህም ነው የእስራኤልም የደህንነት ክፍል በተለይ አውሮፓና በተለያዩ ቦታዎች በሚሄዱበት ሰዓት ይሁዳዊነታችሁን ከሚያሳውቁ ነገሮች ተቆጠቡ የሚሉ ለማልት እንግዲህ ኪፓርጎ መዞር ጽጤት አርጎ መሄድ በኢብራይስ ቋንቋ መናገር እንደዚህ እንደዚህ ነገሮችን አለባበስን በተመለከተ አለማችን ወዴት እየሄደች ነው? እስራኤልስ ምን ያደረገች ነው በዚህ ዙሪያ?
1: የኮ በእውነትም ለመናገር ሐሰት እውነት የለም። የኮ በየሀገሩ ማስተዳደር በስልጣን ወንበር ያሉ የሚዘሩት መርዝ ነው ልበለው። እነሱ እስራኤልን
0: ሳይሆን ይሄን ብቻም ሳይሆን ሳይሆን ይሄን ብቻም ሳይሆን ተሰደው የሄዱ ስደተኞች ጸረ እስራኤል እንቅስቃሴ ለፍልስጤም ደጋፊነን በማለት ሐማስም ይሄንን በመጠቀም ሐማስ በከፍተኛ ደረጃ እየተንቀሳቀሰ የነበረበት ሁኔታ ነው። በዚህ ዙሪያ እስራኤል ተዳክማለች። በዓለም ዙሪያ ያለውን ቅብሉነቷን እንድታጣ ያደረገች ነው። አስባራ እንለዋለን በዕብራይስጥ። እስራኤል ስላለው ሁኔታ ለዓለም ሕዝብ የማስረዳት ሁኔታ ወደ ኋላ ያለችበት ሁኔታ ነውና የዚህ ውጤት ነው። እስራኤል እዚህ ዙሪያ በከፊው መስራት ይገባታል እንዳለባት።
1: አሁን እኮ አይቶባዬ በዘመናዊቷ ባያሉ አሜሪካ ቀደም በዜናም ተመልክተናልና በባህያሉ አሜሪካ ውስጥ የወንጀል መጠን በከፍተኛ ሁኔታ ቢቀንስም ዩዲዮች
0: ዩዲዮች
1: የጥላቻ ወንጀሎች ዋና ሰለባዎች ሆነዋል ዩዲዮች። እንግዲህ የፌደራል ፖሊስ ምርመራ ቢሮ ሪፖርት እንደሚያሳየው ከሆነ የግድያ ወንጀሎች ቁጥር ወደ 1/5 ወይ 20% ገደማ፣ የደፈራ አስገድዶ የመድፈር ወንጀሎች ወደ 8% ገደማ፣ እንዲሁም የኃይል ጥቃቶች ወደ 7% ገደማ ቅናሽ ያሳያልና የኤፍቢአይ ፖሊስ ሪፖርት እንዳመለከተው ከሆነ ዩዲዮች በአሜሪካ ውስጥ ብኖሩት ዩዲያን ማህበረሰብ በተለይ በሃይማኖት ምክንያት ከሚፈጸሙ የጥል ወንጀሎች ሰለባዎች መካከል ከ60% በላይ የሚሆኑ ሲሆኑ ከሌሎች ሃይማኖቶች ተከታዮች ጋር ሲነጻጸር በከፍተኛ ልዩነት የበላይነቱን ይዟል። ዩዲዎች ቢሄድ ምንድን ነው የሚያሳየው? ዘገባ የሚያሳዝን ነው። በተለይ ለእስራኤል ቃል ኪዳን በሆነችው በዩናይትድ ስቴትስ አሜሪካ ውስጥ የሚፈጸመው የይሁዳን ጥላቻ የነገር በእንዲህ ከቀጠለ በጣም አስጊ ነው። ግን መታረም መስተካከል ያለበት ሁኔታ ነው የሚሆነው። እያንዳንዱ ሀገራት እያንዳንዱ ማህበረሰብ የውስጡን ስህተት ጠለቅ ብሎ መመርመር አለበት። ግን ዋና በአመራር ያሉት ናቸው እና
0: እሱ ነው ልክ ነህ። በዞሮ ዞሮ የሚያሳየው ይሄ ነው። እስራኤል ምን መድረግ አለበት? አንዳንዴ እዚህ ሰዓት ስጭር ዛቤት መሳት አለ የሚባል አባባል አለ። ሊታሰብበት የሚገባ ጉዳይ ነው።

0: አይቾ ባይ በሚቀጥለው መቸም ያለባ ተለያዩ ዘዴዎችን እስራኤልን ለማጥቃት የሚደረግ ዘዴ ብዙ አጭበርባሪዎቹ በተለይ በኮምፒውተር በዘመናዊ ቴክኖሎጂ በሳይበር አማካኝነትም ከእስራኤል መረጃዎችን ለመሰብሰብ እና እስራኤልን ለማጥቃት ብዙ የሌት ተቀን ያረፉ አርፉም ጠላቶቿ አዚህም በተጨማሪ ደግሞ አሁን የምናካደው ቃለ ምልልስ ካቶ ንጉሴ መሰለ ጋር ነው የምናደርገው። አቶ መለሳው ንጉሴ መሰለ እሺ አንተ ጋር ተማሪነት የሚያስተምር የሚያስጠነቅቅ ለኔ የሚደርስብኛል ብለን እንድናስብ የሚያስችል ነውና እንግዲህ ካንተ ጋር ባልደረባዬ አይቾ ባየ ጋር ነው የምንጠይቅህና ያጋጠመህ ችግር አለ በተለይ በዋናነት በቴሌፎን አማካኝነት ምን አጋጠመህ?
1: አዎ እንግዲህ ነገሩ ሲጀመር እንደዚህ ነው። ሁላችንም እንግዲህ ከኢትዮጵያ በነበርንበት ሰዓት ብዙ ወዳጆች አሉና እንደገና ደግሞ ሽርሽር ሄደን ምናውቃቸው ብዙ ወዳጆች አሉና እና እነሱ ስልካችን አንዳንዶቹ ያውቁታል በየጊዜው ይደውላሉ ስለ ሀገሪቱ ስለ ጦርነቱ ስለ እኛ ደህንነት እኔ ይደውላሉ። እንደዛ ስለሚሆን መቼም ሌላው ቀርቶ ይሄው በሽርሽር ወገኖቻችን ይሄዱ ኢትዮጵያ ህዝብ በጣም ተቸግሮ ነው ያለ። ስለ ተቸገረ ማይሰራው ነገር የለም። ያንን እዛ ወደዚህ ሀገር ወገኖቻችን እዚያ ሂደው ወደዚህ ሲደውሉ ያዳምጣሉ ማን እንደሚባል ስልክ ቁጥሩን ሁሉን ይዛሉ። አሁን በዛ መሰረት እየደወሩ ወደዚህ እኔ ሲደውሉ ያችን ጭቁን አረጋለሁ ጭቁን አርጌ ማን እስኪሉ ድምጣቸውን እስኪሰሙ ድረስ አዳምጣለሁ። አሁን በዚያ ምክንያት ይደውልና ስሜንም ሁሉንም ሲጠራ ሰው የማን ነው የሚያውቀው አንዳዘገው አናግረኝ ይላል። ማን ምናምን ስለው እኔ መርጌታ ነኝ። የምን መርጌታ እንደዚህ እንዳዘጋው ተይዘሃል ተደግሞብሃል እንዲብሎብሃል እጅግርህን ሁሉ ብሰራማ አይጠራቀምልህም ቤቱ ሁላ መሰናክል ነው ምናምን ይላል። አረ ወንድሜ ባክን እንዴት እኔ በፈጣሪ በታች ማምነው ነገር የለም ስለው የነበረ እኮ ነው በሀገራችን የነበረ ነው እንደዚህ ነው አይ ሌላ ሰው ፈልጉ እንጂ እኔ ጋር አልሰሩም ስል እደግምብሃለሁ አለ። አትንቀሳቀስም እጅግርህን አፍክን ዘጋለሁ ምናምን ይላል። ዘጋ እርግብ ዝጋ አድርገዋለሁ። ቆይቶ ደግሞ እንደዚሁ ሌላ ደግሞ ይደውላል። አሁንም ደግሞ ጭቁን አድርጌው ቆያለሁ። ያን ጊዜ ይጠራል ሁሉን ነገር ምናምን ሲለፈልፍ እሰማዋለሁ። ስሜንም ሁሉንም ያባቴን ይህ ሰው የምንድን ነው ምናምን ብዬ አሁንም ደግሞ ስንስለው እንዳዘጋው አቶ ገሌ እንደዚህ ነው ምንድን ነው ስለው እኔ አንተ ልረዳ ነው ያለህ መሰናክል ሁላ ልቀርፍልህ ነው ላስወግድልህ ነው እዚያ ይላል። ምንድን ነው ማነ እንደዚህ አመርጌታ አሁንም እዘገዋለሁ። አሁን በሶስተኛው ሌላ ያን ጓደኛዬ እዚያ አለ አዲስ አበባ አሁንም እሱ ይደውላል ስልኩ ምን
0: ነገራችን ላይ መርጌታ የሚለው የማጭበርበሪያ እውነተኛ ስም ሳይሆን በሌላን የሚታወቅ ሰውን ወስዶ ለማጭበርበር እና አስፈላጊውን ነገር ለማግኘት በኋላነት ገንዘብ ለማግኘት ከውጭ የሚደወል ስልክ ነው የማጭበርበሪያ ስልት መሰለኝና መሪ ጌታ የተሰኘው ሰው የታወቀ ሰው ሳይሆን አልቀረም።
1: አዎ ዘዴ ያላቸው ዘዴያቸው እንደዚህ ኤአይውን እያቀናበሩ መርጌታ እያሉ አሁን መርጌታ የሚለው በድንገት እንኳ አንተ ነካ ብታደርገው ፎቶግራፉ ያለው የሴቶቹ ቆንጃጅቶች ፎቶግራፍ ነው። ያን ጊዜ ነካ ስታደርገው ወዲያውም ያነጋግርህ ያ መርጌታ የተባለ ትልቅ ሰው ነው። አዎ እንደዚህ ብሎ ነው እንደዚያ ፎቶግራፍ ሴቱ ምናምን እዚያ ያተዘርዝሮ ያሉ በዚህ አድናሃለሁ የሚለው በዚህ አንተን ስትለው አዎ ልጄ ናተኝ የልጅ ልጄ ናተኝ ምናምን ይላል እና ማጭበርበሪያ ዘዴያቸው በጣም የተራቀቀ ነው። ኤአይ የሚሉትን እያጣበቁ ነው እንደዚያ ህዝቡን እንደዚህ የሚያስጨንቁትና የሚሉት። በዚያ
2: እዚህ ላይ አሁን ያንተን ማንነት እንዴት ላገኙት ቻሉ በሚለው ብንመጣና አሁን የቤተሰቤንም ጭምር የወሰዱት ወሰውታላል። ይሄ ነገር ሊሆን የቻለበት ምክንያት ምንድን ነው? በእርግጥ በአሁኑ ሰዓት አሁን ባለው ቴክኖሎጂ ያንድን ሰው ማንነት መረጃ ማግኘት እጅግ በጣም ቀላል ነው። ግን አንተ ሲመስልህ እንዴት ካንተ ደረሱ?
1: እኔ እንደሚመስለኝ እነዚህ እዚያ የሚነጋገሩት ጓደኞች እዚያ ያሉ ጓደኞች አንዳንድ ጊዜ ትንሽ ትንሽ ገንዘብ እረዳቸዋለሁ፣ እልክላቸዋለሁ። እንደገና ደግሞ የኔን ጤንነት የኔን የጦርነቱን ይደውላሉ። ሲደውሉ በሌላ ሰው ስልክ ነው የሚደውሉት። የነሱ ደካማ
0: ኢትዮጵያ የሚኖሩ ናቸው።
1: አዎ፣
0: እሺ።
1: በሌላ ሰው የራሳቸው ስልክ ከርካሳ ነው፣ የድቃቃው ምናምን ቴሌፎን ቲፔሽ የሚለው እንደዚያ ነው። ገንዘብ ስለሌላቸው አሁን በሌላ ሰው ስልክ ሲደውሉ ያ ሰውዬ ደውሎ አቶ ገሌ ምናምን ገሌ እዚህ ዳር ያለ አነጋግረው ይለኛል። ያን ጊዜ ያን ሰው እያነጋግረዋለሁ። ሳነጋግረው ስለ ጤናዬ፣ ስለ ጦርነቱ፣ ስላለው ጭንቀት ምናምን ይጠይቀኛል። አሁን ያ መስሎኝ ነው እዚያ። ከዚያ በዚያውም ቀን እንዳጋጣሚ ይህን የተባለው ሰው በኋላ እነዚያ ሁለት መርጊታዎችን አዘጋው በኋላ እውነተኛው ሰውዬ እንካ ተነጋገረው ጓደኛህን ብሎ ይሰጠኛል እና እዚያ እያዳመጡ ሊሆን ይችላል፣ እዚያ የወሰዱት ሊሆን ይችላል። እኔን እስከነስሜ ምናምን እዚህ እንዲህ ያለ ቦታ መኖሬን ያንን አዳምጠው ሊሆን እነሱ በእርግጥ አይተባበሩም። እነዚያ ምላቸው አምናቸዋለሁ፣ አይተባበሩም። የራሳቸው
2: እንግዲህ አሁን የሚሆኑ አንተ የምትለው አንተን የሚያውቅ ሰው እዛ ሲያነጋግሩህ ከጎን የነበረ ሌላ ሰው መረጃውን ይዞ ለአንተ በእንደዚህ አይነት ዘዴ ይደውላል ነው። ምን ያህል ጊዜ ነው ይህ ነገር እየተደጋጋ የመጣው? ከመቼ ጀምሮ ነው?
0: ምን አጋጠመ? በግል ደረጃ ምን አጋጠመህ ያልከው ለህይወትህ አስጊ በስልክ በትናንት አንተ ጋር ባደረግነው ስልክ ውይይት የሽብር ጥቃት አይነት ነው ብለኛል። ምን የማስፈራሪያ ነገር ደረሰ?
1: አዎ የሽብር ነው። አሁን እንደዚህ አደርጋለሁ፣ አፌ ይዘጋል፣ እጄ ይዘጋል፣ እንደዚህ ምናምን ያሉትም ሁለቱ እነሱን ዘጋኋቸው። ሶስተኛው እውነተኛው ጓደኛ እንደዚህ ሲሆን እንዴት ያን ጓደኛዬም ደግሞ ሌላ ሰው ነው ደውሎ ባለ ስልክ ነው ባለ ሱቅ ነው እዚያ ባለ ሱቁ ይረዳኛል በሱ ቴሌፎን ነው ማነጋግርህ እያለ ሲለኝ ነበር ያን ጓደኛዬ። አሁን እውነት መስሎኝ አሁን እኔ የዚያን ሰውዬ እንዳይዘጋ ብዬ ነው ኋላ እንደዚህ ብሎ ኧረ እዚያ ህዳር ያለ ገሌ ምናምን ጓደኛ ሲለኝ ያንን ተቀብዬ አነጋግሬ ደህና ነኝ እንደዚህ ነው ብዬ ዘጋለሁ። ወዲያውኑ አንዱ ቀልጠፍ ብሎ እንደዚያው ይደውልልኛል። ምንድን ነህ አንተ ምናምን እንዳዘጋው እኔ መርጌታ ነኝ፣ የአንተን ችግር ሁላ ሰምቻለሁ፣ ያለህን ችግር የቤተሰቦችን ሁሉ ነገር ተተብትቦብሃል፣ ሶስት አራት ሰው ተብትቦብሃል እንደዚህ ብሎ እና ምንድን ነው ምን ብላ ነው ስለው አይ እኔ ይህንን ሁላ ልከላልህ ነው እንደ ሌሎች አይደል ማጭበረብረው እንትን አስቀድሜ ገንዘብ አልቀበልም ከሰራሁ በኋላ ነው እና ምንድን ነው የምትፈልገው እንደዚህ ስለው እንዲህ አድርግ አብረን ስራ እና ቀላል ነው ሲለ ምንድን ነው ምናምን ክፍያው እኔ እንደ ሌሎች ገንዘብ ይህን ያህል አልሟጠጥም በትንሽ ገንዘብ ነው አለ። እሺ ያልኩት እንደዚህ ነው ይህን አድርግ ይህን ግዛ እንዲህ ብሎ ያንን ይለኛል። በኋላ ቆይቶ እደውልልሃለሁ ይላል። ሌላ ሰው እንዳይደውል እነዚህ የሚደውሉት ሁላ አውቀው ነው ሌቦች ናቸው ምናምን ይለኛል። አሁን ነግሬው በሶስት ቀን ውስጥ ሞት አለ እንዲህ ስላለ ምናምን ያሉት ነውላ እንደዚህ እያሉ ነው ምንድን ነው እናንተ ምናምን ብዬ እሺ ብዬ
0: ሰጋህ። በሶስት የሐሰትን ብያ የጥንቆላ በለው በሶስት ቀናት ውስጥ ትሞታለህ። ምን ተሰማህ?
1: ድንጋጤ አለ እንግዲህ ለምንድን ነው እዚያ የመንዝ ደብተራ የሚባሉ ምን ሰማቸዋል መናጦች ናቸው እነሱ መፍታት አይቻልም ምናልባት እነዚያ እንዳይሆኑ በማለት እሺ ለዋሉ ለዚህ ሰውዬ እሺ ብዬው ክፍያው ቀላል ነው ምናምን አለ አስቀድሜ አላስከፍልም ሀሰረው በኋላ ነው አለ በኋላ ደውሎ እንትን ሲል ይሄ ለመክፈቻ ወይም ለቀለበት ነው አሁን ትንሽ ምሰድልኝ ይላል ያንን አካውንት ቁጥር ለልክልኝኛ አለ ያላኩለት ላከልኝ ያንን ገንዘብ አስገባሁለት አስገብቼለት ወደ ማታ በል ወደ ማታ ሰው ጭልል ሲል መሬት ሲረጋ ምናምን ሲል አይዋለሁ ሁኔታውንና ከዛ በኋላ ደውልላለሁ ይላል አው ከመሸ በኋላ ይደውልና በገንዘቡን የቀረውን ነገ ጧትን ታስገባው እንዴ የተነጋገረው እንደዚህ ነው እንዴት አሁን
0: ይወሮበላ ስራ ነው ዘረፋ
1: ዘረፋ ነው በሩቅ ርቀት ያገቱ ነው የዚያ እዚያ ያለው ህዝብ እየታገተ ያስጨነቁተኝ አሁን ደግሞ በሩቅ ርቀት በጀርመን ይለ በካናዳ ይለ እየሰራነ እስራኤል እየሰራነ ይሄን ነገር እየላክን እያሉ እያቀናበሩ እነዚያ የተሰራላቸው ውጭ ሀገር እንትን ያሉ እየመሰሉ ይሁን ወጠኝ ያነሰ
2: ስለዚህ ከእንደዛ አይነት ነገር ተጠንቀቁ ነው የምትለው
0: ምን ነው ብቻ
1: አዎ ተጠቅላላ ይሄን ነገር ተጠንቀቁ እኔ ብቻ አይደለሁም አሁን እኔ ሳፈላልክ ስናገር በየመርካዙ ስወርድ ይህን ስላቸው ኧረ እኔም ይሄን ያልተበልቻለሁ ይህንም ለታዲያ ለምን አትናገሩ አፋችን ያዘጉና እንደዚህ ሄዱና የመንዝ ደብተራ የሆነ እንደሆነሳ ያ አትክፈሏቸው የከፈላችሁትን ከፍላችሁ አትክፈሏቸው አትጨርሱ ብልሁላ ኧረ የእኛ ሰው ጠርጣራ ነው የእኛ ሰው የሚያወራህ የሲያወራህ 90% ደብቆ 10% ብቻ ነው የሚያወራ።
0: ምን የሰው ማላውቀው ሰውዬ ሲደውል ከየትማ ከውጭ ወይም ከሀገር ቤት ውስጥም ቢሆን ሲደውል ስልኬን አግኝቶ ማላውቀው ሰው ከሆነ ምላሽ አልሰጥም። አብዛኛው ማውቃቸው ሰዎች ስማቸውን መዝግብ ያለው በቴሌፎኔ እና አውቶማቲካሊ ስክሪኑ ላይ ማን እንደደወለልኝ ይነግረኛልና ለምን ማናውቀው ሰው ቴሌፎን ጥሪ ምላሽ መስጠት ያጠቃን ነው አይደለም?
1: አዎ በጣም ያጠቃናል። እንግዲህ እንዳልኩ እነዚያ ሰዎች የሚደውሉት በሌላ ሰው ስልክ ባከን ይያሉ ትንስለሚሉ ወዳጆቻችን በዚያ የተነሳ ነው እንጂ ለማንም ሰው ያላነሳም ሳነሳም ደሞ ያንን ጠቅስ አረግ ደሞ ቶሎ ብዬ ማንህ ማለልም ምን ማለልም ያነ ሰውዬ ስክናገር ድረስ ስሜን ስክጣራው ድረስ አዳምጣለሁ እና እንደዚህ ነው። አሁን ግና ይው ለዚያ እንትን ይያሉ ብዙዎቹን እንዲያውም ጓደኛ ሰጠኝ ስልክ ቁጥሩን እንሰራበትን የመኪና ቁጥር ሁላ አውቀዋለሁ አሁን ለላፈነህ ነኝ አሁን ለዘጋህ ነኝ ምሰራው ላይ ሆን ለሚየተባሉ ብዙዎቹ ይው እየዛገጡ ነው። በዚህም የተነሳ እኔ የተበላሁትን ተበልቼ አልቀርም ይሄ ነገር ይሄ ሁሉ ነው እንትም ብሎ ያለና በፍራት
0: ገንዘብ ከፈልከ ከፍላል ከሃል ገንዘብ

0: ስላስፈራራ ስላሸበረህ እንደዚህ አጋጥሟል እንዴ?
1: አዎ፣ ያንን ገንዘብ ከፍያለሁኝ። ወደ በእኛ ትንሽ ነው፣ እዚያ በእነሱ አሁን እንዳለው እቺ ትንሽ ገንዘብ ናት አለ። 44,000 ምናምን ላኩለት። ያን 44,000 የተቀበለ በኋላ ያንን ምንድን ነው ያለኝ፣ በማታ ደግሞ ደግሜ ያለሁ አለና በበነገታው ደውሎ ለአንተ አንድ ያውን ተተብትቦብሃል፣ ይህንን የሚፈታው ኮርማ ነው ይለኛል። ምንድን ነው ኮርማ ምናምን ብዬ እንትን ስል አሁን ኮርማማ ቀንበር ያነካው ወይፈን ከበረሃ የሚመጣ ገና ላስፈልግ እና አሁን ለዚህ 68,000 70,000 ትከፍላለህ። አንተ ሰውዬ ምን ጤራ የለህም እንዴ? እኔም ኮርማ ነፍስ ገድያለሁ፣ ጆሮ ቆርጫለሁ።
0: የወንበዴ ሽፍታ ስራ ነው።
1: አዎ፣ እኔ ተነጋግረን እንዲህ ብለን ማታ ለሊት አይቼው እንዲህ ብሎ ተብትቦብሃል፣ እንዲህ ብሎብሃል፣ ምንም ምናምን ኮርማ ማያስፈልግ ምንም ማያስፈልግ ብሰራ ከሆነ በዚያች በተነጋገር ነው ትሰራለህ ብዬ ኋላ በልበል ሌላ ሰው እንትን አለኝና የሚያነጋግረኝ ቆይቼ አነጋግርሃለሁ። ቆይቶ
2: መጨረሻ ላይ በምናምን ሰዓታችን እያለቀ ሱ መጨረሻ ላይ በምን ዘጋ።
0: እንደዚህ አይነቱን እዛቻና የሽብር ንግግርም ማዳመጥህ በእውነት ትግስት አለ። ምን ብዬ ነው የሰው እንትን ምሰማ? አለም እንግዲህ ጥሩ ነው፣ ሌሎች ጥንቃቄ ማድረግ አለ። ሆን ተብሎ በውጭ ያሉ ደክ
2: እንደ ምሳሌ ይህን ምሰረው እንጂ በሌላ ቦታም አለ፣ በሁሉም ቦታም ያለ ክስተት ላይ መጠንቀቅ ያስፈልጋል።
1: በዓለም ላይ ያለ ነው። በዓለም ላይ ያለ ነው እንደሚያወሩት ከሆነ በጀርመን፣ በካናዳ፣ በየትም ቦታ ያለ ኢትዮጵያዊ እያጠመዱ አሁን አዲስ የመጣ ስልት በሩቅ ርቀት እያገጡ ነው። ይሄ የኛ ህዝብ እዚህ ያለው በሙሉ ተበልቷል፣ ሙክክ ብሎ ተበልቷል። አይናገርም። አሁን ውርደት እየመሰለው የተሸነፈ እየመሰለው ያንን እውነቱን ቢናገር ለአንተ አላደለም ይባላለሁ እያለ ነው እንጂ ሁሉ ተበልቷል።
0: ጊዜው አበቃ። 7 ሰዓት ላይ ሆኖ መሰናበታችን ሲሆን በዚህ በቀጣይነት ጊዜ ሲኖር በሰፊው እንጠይቃለን። በዚህ በቃልም እናመሰግናለን። ማስጠንቀቂያ ለማስተማር በሚል ተነስተህ ነው እና የደረሰን ያጋጠመህን ያካፈልከን እናመሰግናለን። መልካም።
1: በጣም እኔም አመሰግናችኋለሁ። መልካም ቀን።
0: ደህና ሁልልን። የተከበራችሁ አድማጮቻችን፣ ለዚህ ፕሮግራም መሳካት ለባልደረባዬ አይቸው ባዬ እንዲሁም ለቴክኒክ ባለሙያችን ለጋብርኤል ኮይን ምስጋና በማቅረብ እንደተለመደው ከቀኑ ልክ 1 ሰዓት በሰላም ያገናኘን። በደህና ዋሉ።
1: አሜን አሜን። አመሰግናለሁ ወገኖችን።

0: እና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አላችሁ? የለተማክሰኞ የከሰዓት ባለው ፕሮግራማችን እነሆ ጀመረ። ከሁሉ አስቀድሞ መልካም ጊዜ እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር የምሽልሽ ሄይ በኤሉል ታፍሽን ፔባብ ሲሆን እንደ አውሮፓን ዘመን አቆጣጠር ኦገስት 18 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ነሐሴ 12 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ገብርኤል ኮሄን ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የትምህርት ፕሮግራምና ቃለ ምልልሶች እናቀርባለን። አሁን የሰዓቱ ዜና በሻያው ደጉ ይቀርባል።
1: አመሰግናለሁ ሰጠኝ ዘመነ። አርስተ ዜና የሊኩድ ፓርቲ የመጀመሪያ ቅድመ ምርጫ ፕራይመሪስ ኦፊሻላዊ ውጤቶችን ይፋ አደረገ። ኤሊ ኮሄን ከሊቀመንበር ናታንያሁ በመቀጠል በሁለተኛ ደረጃ ተመረጡ። ወይዘሮ ታሊ ጎትሊቭ በ20ኛ ደረጃ እንዲሁም ኒር ባራካት በ24ኛ ደረጃ ላይ ተቀምጠዋል። አሽዶር ከተማ በሚገኘው በሶታ ሆስፒታል ሌላ ስህተት ተፈጸመ የሚል ጥርጣሬ እንዳለ ተገለጸ። ትምህርት ቤት በሀገረ እስራኤል ትምህርት ቤት ለመከፈት 2 ሳምንታት ብቻ ሲቀሩት በሰሜኑ ሀገሪቱ ክፍል የሚገኙ ወደ 250 የሚጣጉም የህፃናት መዋለ ህፃናት እንደጋ መከላከያ መጠለያዎች አልተሰሩም። በአዛም ከሐማስ ጋር የተደረገ ስምምነት ሁለተኛ ምዕራፍ እንዲፈጸም ጥረቱ እንደቀጠለ ነው። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የሊኩድ ፓርቲ የመጀመሪያ ደረጃ ምርጫ ፕራይመሪስ የመጨረሻ ውጤቶችን ይፋ አደረገ። ሚኒስተር ኤሊ ኮሄን ከሊቀመንበር ናታንያሁ በመቀጠል በሁለተኛ ደረጃ ተመርጠዋል። ሶስተኛ ቦታ የተጠበቀ ሽሬዮን የተያዘ ሲሆን ማን እንደሚይዘው እስካሁን አልታወቀም። በአራተኛ ደረጃ የተጠበቀው ቦታ ላይ እስራኤል ቃጽ የተቀመጡ ሲሆን በፊተኛው 5 የሚቀጥለው ወረስ ሲቀጥል 5ኛ ቦታ የሚገኘው ቦታ እንዲሁም የተጠበቀ ሆኖ ጊዲዮን ሳር ይዘውታል። በ6ኛ ደረጃ አሚር ኦሃና፣ በ7ኛ ያሪብ ለቢን፣ በ8ኛ ሚሪ ረጌብ 9ኛ ቦታ የተጠበቀ ሲሆን የመጀመሪያ 10 በስኬት ያጠናቀቁት ኦፊር ቃጽ ናቸው። በሁለተኛ 10 መጀመሪያ 11ኛ ደረጃ የተጠበቀው ቦታ ኦሬን ዶብረንስኪ ሲይዙት በቅድመ ተከተል ዮአብ ኪሽ፣ ሚኪ ዞሃር እና አልሞ ኮሄን ይከታተላሉ። 15ኛ ቦታ የተጠበቀ ነው። በ16ኛው ደረጃ ያሚኻይ ሽክሊን፣ በ17ኛ ዱዲ አምሳለም፣ በ18ኛ ቦታ የተጠበቀ ቦታ ሃይም ቃጽ፣ በ19ኛው ሙሼ ሳአዳም እንዲሁም በ20ኛ ደረጃ ጎትሊቭ ተመርጠዋል። ዲር ባረካት ደግሞ በ24ኛ ደረጃ ላይ ተመርጠዋል። የዜና በሊኩድ ፓርቲ 43ኛ የአዲስ ገቢዎቹ ቦታም አቶ ጋቢ ወርቁ ተመርጧል። ይህ በእንዲህ እንዳለ ሚሉይም ተጠባባቂ ወታደሮችን የሚወክለውም ሀባይት አጽዮኒ አሚሉኒኪም የተሰኘው አዲስ ፓርቲ ሊቀመንበር ሂሊ ትሩፈር ምላሻቸው በሊኩድ ፓርቲ ጩዎቹ መመረጣቸው የሚያሳየው ውትድርና እናገለግልም ለሚለው የሃርዲዎች ድጋፍ የሚያደርጉ መሆናቸውን ይገልጻል በማለት ሊኩድን ተችተዋል። በትምህርት ቤት ለመከፈት ሁለት ሳምንታት ብቻ ሲቀሩት በሰሜኑ ሀገሪቱ ክፍል የሚገኙ ወደ 250 የሚጠጉ የህፃናት መዋለ ህፃናት ተቋማት ከደህንነት ስጋት ጥበቃ መጠለያ የላቸውም። የህፃናት መዋለ ህፃናት ተቋማት ለማጠናከር ለመጠበቅ 140 ሚሊዮን ሸቀል የተመደበ ቢሆንም ግን የመከላከያ ሚኒስቴር ይህን ሁኔታ የሚመለከተው አካል ይህን በጀት ተግባር ላይ አለዋለም ይላል። በነገብ አስጋብ ሻሎም ነዋሪ የሆነ ግለሰብ በቤርሺባ በሚገኘው ፎርም ክለብ አቅራቢያ የሽብር ጥቃትን ለማድረስና በሶሪያ የሚገኘውን የዳኢሽ ቡድን ለመቀላቀል አቅዶ ነበር በሚል ክስ ተመሰረተበት። በእድሜው 20 ዓመት በሆነው አብዱላህ ጋርጋዊ ላይ የቀረበ የክስ ውዝግብ በቤርሺባ ለሚገኘው የአውራጃ ፍርድ ቤት ቀርቧል። ባሽዶር ከተማ ውስጥ በሚገኘው ባሶታ ሆስፒታል ሌላ ስህተት ተፈጽሟል የሚል ጥርጣሬ እንዳለ ተገለጸ። በራማታ ሀያል በሚገኘው ሆስፒታል የሐኪምና ያደረጉት አንዲት የመራቢያ ሕክምና ያደረጉት አንዲት እናት ከአንድ ወንድ ዘር ፈሳሽ ስፐርም ለግሳ የተወሰዱትን ሁለት ልጆቻቸው መካከል የዘረመል ጄኔቲክ መጣጣም እንደሌለም ገልጸዋል። ለአካል ጉዳተኝነት ተሽከርካሪ የመኪና ተሽከርካሪ ፍቃድ ብቁነትን ለመመርመር የተዋቀረ የመንግስት ቡድን ነባሩን አሰራር በከፍተኛ ሁኔታ የሚቀይር ምክር ሐሳብ ያቀርባል ተብሎ ይጠበቃል። በዚህ መሰረትም ብቁነት በዋናነት በብሔራዊ በቢጧህሎሚ ውሳኔዎች ላይ የተመሰረተ ይሆናል። በተመሳሳይ ጊዜ በአሁን ወቅት አገልግሎት ላይ ያሉ በመቶ ሺዎች የሚቆጠሩ ፍቃዶች እንደገና የሚመረመሩ ሲሆን ቡድኑ ከነዚህ መካከል የብዙዎቹ ፍቃድ እንደማይታደስ ይገመታል። ባለፉት 10 ዓመታት ውስጥ ከአካል ጉዳተኝነት ፍቃድ ጋር የተያዘ ተሽከርካሪዎች ቁጥር በ322 በመቶ አድጓል ተብሏል። በአዛ ከሐማስ ጋር የተደረገው ስምምነት ሁለተኛ ምዕራፍ እንዲፈጸም ጥረት እንደቀጠለ ነው። ከኡጋንዳና ከቡሩንዲ የመጡ ከፍተኛ ጦር መኮንኖች በአዛ ለሚቋቋሙ ዓለም አቀፍ ሰላም አስከባሪ ኃይል በመቶዎች የሚቆጠሩ ወታደሮች ለመላክ በሚደረገው የላቀ ድርድር አካል ትናንትና በኪርያት ጋት ወደሚገኘው የአሜሪካ እዝ ተገናኝተው ተወያይተዋል። ሶሪያ እስራኤልን ዛሬ ማለዳ በአገሪቱ ሰሜናዊ ክፍል በሚገኙ አቡ አልዱሆር የወታደራዊ አየር ማረፊያ ላይ የአየር ጥቃት ፈጽማለች ስትል አወገዘቻት። የሶሪያ ጦር ባለስልጣን ደማስቆ ለሚገኘው የመንግስት ቴሌቪዥን ጣቢያ እንደተናገረው የእስራኤል ጦር አውሮፕላኖች 8 የቦምብ ድብደባዎች ፈጽማለች። በቦታው ላይ ጉዳት መድረሱን ነገር ግን ምንም አይነት የሰው ህይወት ጉዳት አልደረሰም ሲል ጠቁሟል። የአቡ አልዱሆር አየር ማረፊያ ከቱርክ ድንበር አቅራቢያ በኢዲላብ ከተማ ዳርቻ ላይ ይገኛል። ዘጋቢዎቹ ቃል አቀባዮችን ሮይ ካይስ እና ሺሞን ሚጃን ናቸው። የእስራኤል ባንክ ቤት ዛሬ ባደረጉት የውጭ ሀገራት የገንዘብ ልውውጥ አንድ የአሜሪካን ዶላር ከሶስት ሸቀል በታች ተለወጠ። አንድ ዶላር በሁለት ሸቀል ከ99 አጉሮት ተመነዘረ። አንድ ዩሮ በሶስት ሸቀል ከ45 አጉሮት ተለውጧል። በመጨረሻም የአየር ጸባይ ትንበያ፣ የዛሬ ማክሰኞ የአየር ጸባይ ሁኔታ በተለይ በተራራማ ከፍተኛ አካባቢዎች በሀገሪቱ ውስጥም የሙቀቱ መጠን ይቀንሳል። የሙቀት መጠን ለወቅቱ ከተለመደ አነስተኛ ብሎ ያነሰ ይሆናል ቅዝቃዜ ይሆናል ነው ያሉት የአየር ጸባይ ተመራማሪዎቹ። የሰዓቱ ዜና እስከዚህ ነው። ወሰጠኝ
2: ሻያው ለዜናው እናመሰግናለን።

0: ሰጤ ዘመነ ወደ ወቅታዊ ዘገባ እንድተሸጋገርንና እንግዲህ የምንቀጥለው በትናንትናው ዕለት የሊኩድ ፓርቲ ቅድመ ምርጫ ፕራይመሪስ ምርጫ ሲያካሂድ ዋለና ከዛሬ ጧት ጀምሮ ይፋዊ እውነተኛ በደረጃ በጩ ለቀጣዩ የክነሴት በጩ ተወዳዳሪዎች የተመረጡትን የስም ዝርዝር ይፋ አድርጓልና ይሄን እንደተመለከትከው
1: አዎ እንግዲህ የሚጠበቅ ነው። አንዳንድ ጊዜ ጠቅላይ ሚኒስትር ናታንያሁ የፈለጉት ነገር ይወለላቸው ይመስላል። እሳቸውም በውጤቱ ደስተኛ መሆናቸውን ገልጸዋል። አዲሱ የአባላት ዝርዝርም ፓርቲያቸው በቀጣዩ የክነሴት ምርጫ አሸናፊ ያደርጋል የሚል ተስፋ ያላቸው መሆኑን መግለጻቸውን ከዘገባዎች ተመልክተናልና እንደልከው ያው ምርጫው ሲጠበቅ ነበር። ማን ሊገባ ይችላል ማን እንዲወጣ ይችላል የሚለውም በብዙዎች በጉጉት ሲጠበቅ የነበረ ነው። መጀመሪያው አንደኛው ቦታ እሳቸው የፓርቲው ሊቀመንበር ስለሆኑ ያለ ውድድር ነው የሚይዙት። ቢንያሚን ናታንያሁ መጀመሪያውን ቦታ ይዘዋል። እንግዲህ ኤሊ ኮሄን ሁለተኛ ቦታ ይዘዋል። ከእሳቸው እንግዲህ ቀጥሎ ተወዳድረው ሁለተኛ ቦታ መያዛቸው ለእሳቸው በጣም ከፍተኛ ውጤት እንደሆነ ይነገራል። ያው ሶስተኛው ቦታ እሳቸው ናታንያሁ የሚመድቡት ሰው ነው የሚይዘው። ገና ስሙ አልታወቀም። አራትና አምስትም ያው የሰጡት ነው ካሁን በፊት ተገልጿል። ሚኒስትር እስራኤል ካጽና ሚኒስትር ጊዲዮን ሳር ይዘውታል አራትና አምስትን። ስድስተኛ አሚር ውሃና፣ ሰባተኛ ያሪብ ሌቪን፣ ስምንተኛ ሚሪ ሬጌብ፣ ዘጠነኛም ናታንያሁ የሚመድቡት ሰው ነው። ስሙ እስካሁን ይፋ አልሆነም። 10ኛ ኦፊር ካጽ ነው የተቀበሉ። 11ኛ ናታንያሁ የመደቧቸው ካሁን በፊት ስማቸውን ያስተዋወቁት ኦሬን የተባሉት ግለሰብ ናቸው የያዙት። 12ኛ ዮአብ ኪሽ፣ 13ኛ ሚኪ ዞር፣ 14ኛ አልሞግ ኮሄን፣ 15ኛ ናታንያሁ የሚመድቡት ቦታ ነው። 16ኛ አሚኻይ ሺክሊ፣ 17ኛ ዳቪድ አምሳለም፣ 18ኛ ያው አስቀድሞ የተሰጠ ነው ለሃይም ካጽ፣ 19ኛ ሙሼ ሳአዳ፣ 20ኛ ታሊ ጉትሌቭ እያለ ይሄዳል። እንግዲህ ያው አብዛኛው የምናውቃቸው ነው። ያልገቡም እንደ ሲልማን ያሉ አባላት አሉ። እንግዲህ
0: በሚኒስትሮች የነበረ እስካሁን የነበሩ በሳልፈው አራት ዓመት ቀረበ ጊዜ ሚኒስተር እና የክነሴት አባል ሁሉ የቆዩ አሁን ለሁለተኛው አዲስ ምርጫ አልተመረጡም ማለት ይቻላል ማለት ነው።
1: እንግዲህ ከዚህ ውጭ የሆኑት ያው ስማቸው ያልተጠቀሰው ብዙ እንግዲህ ውጤቱ ለነሱ አልሆነም ማለት ይቻላል እና በጣም እንግዲህ እንዴት እንደሆነ በፓርቲው ይቀጥላሉ አይቀጥሉም ድጋፋቸውን የሚታይ ይሆናል። ግን ናታንያሁ በዚህ ውጤት አሁን በተዘረዘረውና ሌሎችም ባሉት ጥሩ እንደሆነ እንዳስደሰታቸው ነው የፈለጉት ነገር እንደሆነ ነው። አሁን ትልቁ ነገር ደግሞ በዚህ ሽሪዮን እያሉ ቦታ በያዙት አስቀድሞ በያዙት ማንን ይመድባሉ የሚለውም ሌላ ጥያቄና አጓጊ ሆኖ እንደቀጠለ ነውና እነማን ነው የሚመደቡ ነባር ናቸው ወይስ አዲስ ናቸው የሚለው ሁሉን አጓጉታ እንዴት ተዋለ አንተ?
0: አሁን ምደባ ሽሪዮን የተሰኘው ጠቅላይ የፓርቲው ሊቀመንበር ናታንያሁ ናቸው። እሳቸው ያው በህጉ መሰረት የውስጣዊ የፓርቲው መመሪያ ደንብ መሰረት ስልጣን አላቸው ተብሏል። የዚህ ስልጣን

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ለተማክሰኞ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንዲሆን እንመኛለን። ዛሬ ለቱ እንደ እብራውያን ዘመን አቆጣጠር ዮብ ሽልሺ ሄይ በኤሉል ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ኦገስት 18 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ነሐሴ 12 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዛፈር ሳሌም ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የባህልና ኪነ ጥበብ ፕሮግራምና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። የሊኩድ ፓርቲ ትላንት ያካሄደው የአባላት ቅድመ ምደባ ፕራይመሪስ ምርጫ ውጤት ሙሉ በሙሉ ይፋ ሆነ። የቤት ጽዮኒ ሚሊኒኪን ፓርቲ ሊቀመንበር ሄሊ ትሩፐር በቀጣዩ ክነሴት ከተመረጡ ናታኒዮ ከሚመሩት መንግስት ጋር የማይቀመጡ መሆኑን ዛሬ በይፋ አስታወቁ። በሶሪያ አቡዋ ዙሁር በተባለው ወታደራዊ አየር ኃይል ጦር ሰፈር ባለፈው ንጋት ላይ ጥቃት ተፈጸመ ተባለ። አሜሪካና ኢራን ድርድር ማካሄድ ማቆማቸውን ፕሬዚዳንት ዶናልድ ትራምፕ ዛሬ አስታወቁ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የሊኩድ ፓርቲ ትላንት ያካሄደው የአባላት ቅድመ ምደባ ምርጫ ውጤት ሙሉ በሙሉ ይፋ ሆነ። በፕራይመሪሱ ምርጫ የመጀመሪያዎችን 10 ቦታዎች ያገኙት ኤሊ ኮሄን፣ አሚር ኦሃና፣ ያሪፍ ሌቪን፣ ሚሪ ሬጌቭ፣ ኦፊር ካጽ፣ ዮአቭ ኬሽ፣ ሚኪ ዞዋር፣ አልሞግ ኮሄን፣ አሚካይ ሽክሊ ና ዳቪድ አምሳለም ናቸው። ያም ሆኖ ጠቅላይ ሚኒስትር ናታንያሁ ያለ ውድድር ሌሎች እጩ አባላትን በማስገባታቸው ቦታቸው መሸጋሸጉ ይታወቃል። ይህ በእንዲህ እንዳለ ክኔሴት አባል ሜይ ጎላን አክራሪ ቀኝ ክንፍ ናቸው፣ ለወደፊቱ ጠቅላይ ሚኒስትሩ ካላቸው ቅድ ችግር ይፈጥራሉ ተብለው በብዛት እንዳልተመረጡ ገልጿል። በፕራይመሪስ ምርጫው 20ኛ ቦታ ያገኙት ታሊ ጉትሌቭ በበኩላቸው የማይቻለውን ነገር ሁሉ አድርገው እንደተመረጡና እሳቸው እንዳይመረጡ የተደረገውን ሙከራ ሁሉ መቋቋም መቻላቸውን ገልጿል። ታሊ ጉትሌቭ እንዳሉት ሁሉም የአካባቢ መስተዳድር መሪዎች እኔ እንዳልመረጥ መልእክት አስተላልፈዋል። እሳቸውን በመቃወም እንቅስቃሴ ተካሂዷል። ሰዎች ታሊን አትምረጧት ብለው ስልክ ደውለው ተናግረዋል። በጠቅላይ ሚኒስትሩ ዙሪያ ያሉ አንዳንድ ሰዎች የኔ ኃይል ማይመቻቸው አለ፣ በቀጣይ ጥሩ የኃላፊነት ቦታ ይሰጠኛል ብዬ ተስፋ አደርጋለሁ ብሏል ታሊ ጉትሌቭ። ይህ በእንዲህ እንዳለ እንደ ክኔሴት አባል ሜጎላን፣ ኢዲት ሲልማን፣ ሃኖህ የመሳሰሉት በፕራይመሪስ ምርጫው አለመግባታቸው ታውቋል። የቤት ጽዮኒ ሚሊኒኪን ፓርቲ ሊቀመንበር ሄሊ ትሩፐር በቀጣዩ ክኔሴት ከተመረጡ ናታንያሁ ከሚመሩት መንግስት ጋር የማይቀመጡ መሆኑን ዛሬ በይፋ አስታወቁ። ሄሊ ትሩፐር እንዳሉት እኔ አንድ ነገር ከተናገርኩ በትክክል ለመፈጸም ነው። አንደኛ ከጽዮናዊ መንግስት ነው አባል የምሆነው። ሁለተኛ የፓርቲዎች መሰረታዊ ሀሳቦችን የሚቀበል ሰፊ መንግስት እንዲኖር እንጥራለን። ሶስተኛ ናታንያሁ ከሚመሩት መንግስት ጋር አብረን በአንድ ላይ አንቀመጥም ብለዋል። ቤት ጽዮኒ ሀያ ሚሊዮኒኪም የተሰኘው ፓርቲ ሊቀመንበር ሄሊ ትሩፐር በቤት ሸሜሽ ከተማ ትላንት አንድ የሰባት ዓመት ልጅን በጩቤ ወቅቶ ገድሏል። እንዲሁም የአራት ዓመት ወንድሙን በከባድ ሁኔታ አቁስሏል ተብሎ ተጠርጥሮ በቁጥጥር ስር ዋለው የእስራት ጊዜ በአንድ ሳምንት እንዲራዘም ፍርድ ቤት ወሰነ። ተጠርጣሪው ስነ ልቦና ችግር ሳይኖርበት አይቀርም የሚል ግምት እንዳለው ፖሊስ ገልጿል። የታዳጊው ልጅ የቀብር ስነ ስርዓት ዛሬ ተከናውኗል። የቆሰለው ወንድሙ ደግሞ በሆስፒታል የሕክምና እርዳታ እየተቀበለ ይገኛል። ልጆቹ በቤቱ መናፈሻ አደጋ ሲደርስባቸው አባታቸው ከቅርብ ጋር ታብሮ ነበር። ከጩቤ ውጊያው በኋላ እነሱን ለማዳን ብዙ ጥረት አድርጓል። የሟቹ ልጅ ሀላል ዶዶ አባት ዶዶ በቀብሩ ስነ ስርዓት ላይ ባሰማው መሰናበቻ ንግግር ትላንት በመጨረሻዎቹ ደቂቃዎች አብሬህ ነበርኩ፣ አንተን ለማዳን ከዚያ በላይ የማድረግ እድል ቢኖረኝ ጥሩ ነበር፣ ግን አልሆነም። አንተን በማጣታችን በጣም ሀዘን ተሰምቶናል፣ ግን ከአንተ ጋር እንደነበርኩ ይሰማኛል ብሏል። የሀላል እናት ታማር ዳዶን በበኩሏ ሀላል ሳቂታ ጎበዝና ታታሪ ልጅ ነበር፣ ሁሌም እኔን ምን ያክል እንደማውቅ ይፈትነኝ ነበር። እሱ ሁሉንም ነገር ያውቅ ነበር። መጽሐፍትን የሚወድ ልጅ ነበር። ድርጊቱን የፈጸመው ግለሰብ ይህን ሲያደርግ ቤቱን ምን ያክል እንዳፈረሰው አላወቀም። በመከላከያ ሰራዊቱ የሚያገለግል ትልቅ ልጅ አለኝ። እኔን ለማስደሰት መጥቶ ነበር። ይሁን እንጂ በወንድሙ የቀብር ስነ ስርዓት ተካፋይ ሆኗል። በጣም አሳዛኝ ነው። ይህን ችግር ለመቋቋም ጠንካራ መሆን አለብኝ ብላለች ታማር ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄደችው ቃለ ምልልስ። በ1982 ዓ.ም በሊባኖስ ጦርነት ወቅት የተዋደቀውና መዳረሻው የጠፋውን ወታደር ሻምበል ባሻ ይሁዳ ካጽ ምንነት የሚያስረዱ መረጃዎችን የእስራኤል መከላከያ ሰራዊቱ ማግኘቱ ተገለጸ። የእስራኤል ጦር ዛሬ እንደገለጸው የይሁዳ ካጽን ጉዳይ የሚያመላክቱ መረጃዎችን በተመለከተ ለቤተሰቦቹ አስቀድሞ አስታውቋል። ይሁን እንጂ አስፈላጊውን ምርመራ ካካሄደ በኋላ ትክክለኛ መረጃ ሲያገኝ ለቤተሰቡና ሕዝቡ ይፋዊ መግለጫ የሚያወጣ መሆኑን ጦሩ አስታውቋል። በሶሪያ አቡ አዙሁር በተባለ ወታደራዊ የአየር ኃይል ጦር ሰፈር ዛሬ ንጋቱ ላይ ጥቃት ተፈጸመ። ጥቃቱን እስራኤል ፈጽሟለች የሚል ጥርጣሬ አለ። አንድ የእስራኤል ከፍተኛ ባለስልጣን ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ባካሄደው ቃለ ምልልስ ከጥቃቱ በፊት ለአሜሪካ መረጃ መድረሱን፣ መረጃ ልውውጡን በከፍተኛ ባለስልጣናት በኩል እንደነበር ገልጾ የሶሪያው ፕሬዝዳንት አህመድ አሻራ እንደ ቀድሞው የባሻር አልአሳድ አስተዳደር መንቀሳቀስ እንደማይችሉ የተረዱ ይመስለኛል ብለዋል እኒህ እስራኤላዊ ባለስልጣን። የሶሪያ ውጭ ጉዳይ ሚኒስትር አሳድ አሻይ ባአኒ የአየር ጥቃቱን ያወገዙ ሲሆን የሶሪያን ሉዓላዊነት የተዳፈረ፣ የሶሪያን ደህንነትና አካባቢውን መረጋጋት ስጋት ውስጥ የጣለ ነው ብለውታል። ዛሬ ንጋቱ ላይ በሶሪያ የተፈጸመውን ጥቃት የጸጥታው ምክር ቤት እንዲያወግዘውም ጥሪ እየተደረገ ነው። ጥቃቱ የተፈጸመው የቱርክ ልዑክ ቡድን በአየር ጦር ሰፈሩ ጉብኝት ካካሄደ በኋላ ነው ተብሏል። አሜሪካና ኢራን ድርድር ማካሄድ ማቆማቸውን ፕሬዚዳንት ዶናልድ ትራምፕ ዛሬ አስታወቁ። ፕሬዚዳንት ትራምፕ ኢራንን በተመለከተ በማህበራዊ መገናኛ አውታራቸው ዛሬ ይፋ ባደረጉት መልእክት አሜሪካ ከኢራን ጋር ውይይት እያካሄደች አይደለም ካሉ በኋላ የሆርሙዝ የባህር ወሽመጥ የመርከቦች እንቅስቃሴ እየተካሄደበት ነው፣ ክፍት ነው፣ በቦታው የተጠመዱ ፈንጆች ተነስተዋል ብለዋል ፕሬዚዳንት ትራምፕ። የኢራን ምክትል ውጭ ጉዳይ ሚኒስትር ካዘም አሪባባዲ በበኩላቸው ፕሬዚዳንት ትራምፕ የሆርሙዝ የባህር ወሽመጥ የአሜሪካ አዲስ ግዛት ነው ማለታቸው ነቅፈዋል። ትራምፕ ይፋ ላደረጉት መልእክት መዘዝ ኢራን በቅርቡ ታሳያለች በማለትም ዝተዋል። ይህ በእንዲህ እንዳለ የኢራንና አሜሪካ ጉዳይ በተንጠልጠል ላይ የቀረ ድርድር ተደርጎም ያልሰመረ ጦርነቱ ለጊዜው ቢረግብም ውጥረቱ የቀጠለበት ጉዳይ ሆኖ ቀጥሏል። በጦርነቱ የተነሱ ግቦችም ተግባር ላይ አልዋሉም። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቄል ከ95 ሳንቲም ሲመነዘር አንድ ዩሮ በ3 ሸቄል ከ42 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ ከነገ ጀምሮ እስከ አርብ ድረስ ሙቀቱ ደረጃ በደረጃ እየጨመረ የሚሄድ መሆኑን የዘርፉ ባለሙያዎች ያደረሱን ትንበያ ጠቁሟል። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና ቴልአቪቭ በተመሳሳይ ሁኔታ 31፣ በሃይፋና አካባቢዋ 30፣ በብኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውንም የሚመለከተው ባልደረባችን ራህሚ መናዘር ነው። ጋሽ ራህሚ እንዴት አመሸ?
1: ሰላም ሰጠ እንዴና?
0: ደህና ነኝ። እንዴት ናንተ?
1: እንግዲህ ምርጫ ተካሂዶ ግርግሩ መረጋጋት ጀምሯል።
0: አዎ፣ እንዴት ነው? አሁን እንግዲህ የሊኩድ ፓርቲ የፕራይመሪዝ ምርጫ ውጤቱ ይፋ ሆኗል። አንዳንዶች ሳይገቡ የቀሩ አሉ፣ አንዳንዶች ደግሞ ጥሩ ቦታ አግኝተዋል። እንደተጠበቀው ነው ወይ? ጠቅላይ ሚኒስትሩ እንደፈለጉት ነው ወይ?
1: ውጤቱ እንግዲህ አንዳንድ የፖለቲካ ታዛቢዎች እንደሚሉት ውጤቱ ጠቅላይ ሚኒስትር ብላይም ናታን የሆነ አስደስተዋል የሚል ነው። አንዳንድ አፈንጋጭ የሆኑ ፓርቲያቸው አባላት ነበሩ፣ ብዙ አስቸገሯቸው። የተለያዩ ሰዎች ሲቀርቡ፣ እቅዶች ሲቀርቡ እንቅፋት የሚሆኑ ወይም የሚያስቸግሩ አንዳንድ ፖለቲከኞች ነበሩ። እነሱን ለማራቅ ፈልገው ነበር። እንደፈለጉትም እንዲርቁ ሆነዋል ነው የሚባለው። እና አንዳንዶቹ ደግሞ ሳይታሰብ መጀመሪያ ደረጃ ቦታ የያዙም አሉ። አሁን እንደምንነጋገረው የፕሬሴት አባላት ምርጫ ሳይሆን በሊኩድ ፓርቲ የደረጃ ምደባ ምርጫ ነው የተካሄደው። እንግዲህ ሊኩድ ፓርቲ በፓርቲ ውስጥ የተለያዩ ፖለቲከኞች አሉበት እና ለክሬሴት ምርጫ ውድድር የሚቀርቡ ሰዎች በደረጃ እነማን እንደመሆን እንዳለባቸው የፓርቲው አባላት የሆኑ እንግዲህ እንደዚህ ነው። ለምሳሌ ምርጫ አንደኛ ብሔራዊ አገር አቀፍ ምርጫ አለ። ማንኛውም የፖለቲካ ፓርቲ በህዝቡ መኖሪያዎች የመምረጥ ባላቸው ዜጎች አማካኝነት የሚመረጠው፣ ሌላው በፓርቲ ደረጃ ደግሞ ምርጫ የሚካሄደው ነው። እንግዲህ አሁን የተከናወነው እና የሊኩድ ፓርቲ ካሉት ሌላ የፖለቲካ ፓርቲዎች መካከል ውስጣዊ የምደባ ምርጫ በዲሞክራሲያዊ መንገድ የሚያካሂድ የሊኩድ ፓርቲ ብቻ ነው። በእርግጥ ቀደም ሲል የዲሞክራቲ የሚባለው ፓርቲ ውስጣዊ ምርጫ አካሂዷል። በትንሹ ነው። ያን ያህል እንደ ሊኩዱ በርካታ አባላት ያሉት አይደለም። የሊኩድ ፓርቲ 142 የሚሆኑ ቁጥራቸው 142 የሚሆኑ የፓርቲ አባል ነው የተመዘገቡ አሉ። እንግዲህ 142,000 የሚሆኑት የፓርቲ አባል ሆነው የተመዘገቡ እና በአመት አንዴ ክፍያ አለው፣ የአባልነት ክፍያ አለው። ያንን የሚከፍሉ ናቸው። እንግዲህ እነሱ ናቸው ይህን የምደባውን ምርጫ ባስመለከተ የመምረጥ መብት ያላቸውና ማን አንደኛ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ቁጥር እያያዘ እስከ ያው እንግዲህ ፓርቲው በአጠቃላይ የሀገር አቀፉ ምርጫ ጊዜ እንበል ለምሳሌ ሊኩድ ፓርቲ 30 ወንበር ያገኛል የሚል ግምት ካለ እስከ 30 ድረስ የሚመረጡ በምድቡ እድል አላቸው መመረጥ የሚሆነው እንግዲህ እና ያን ባስመለከተ ነው የምርጫ የተካሄደው። እና ለአንተው ጥያቄ ጠቅላይ ሚኒስትር ኔታንያሁን የሚሉት ምንድን ነው? አንዳንድ አፈንጋጭ የሆኑ ፓርቲው አባላት የአሁንም ልንመረጥ ብለው ወደደር ቀርበዋል። እነሱ መረጡም በመጨረሻ ረቅ ያለ ቦታ እንዲመደቡ የሚል ፍላጎት ነበራቸው። አሁን በሚታየው ውጤት እሳቸው የሚፈልጉት ነገር አግኝተዋል። እሳቸው ስንል እንግዲህ ብሬም ነታ ሊሆናቸው አግኝተዋል ነው የሚባለው። ከአሁን በኋላ እንግዲህ የውስጥ የምደባ ምርጫ ፉክክር የነበረው አልፈውት ከዚያ በኋላ በሀገር አቀፍ ደረጃ የክሬስት አባላት ምርጫ ሲካሄድ ሁሉም ብያሉበት እንቅስቃሴ እያደረጉ አብዛኛው ሕዝብ ፓርቲያቸውን ደግፎ መንግስት የማዋቀር እድል እንዲያገኙ ዘመቻ እንዲጀምሩ የሚያስችል ነው።
0: አሁን እንግዲህ ያልገቡም አሉ፣ ምናልባት ወደኋላ ድምፅ ያገኙት እንደው ከፓርቲው ይወጡ ይሆን ወይ ወይስ ነው ይቀጥሉ ይሆን?
1: እንግዲህ ያኮረፉ ሊኖሩ ይችላሉ። ምክንያቱም ጠቅላይ ሚኒስትር ኔታንያሁ ናቸው ሊያረቁን የፈለጉት የሚል ቂም በመያዝ ለእሳቸው ቂም በቀል ሲባል አንዳንዶቹ ምናልባት ከሊኩድ ፓርቲ ወጥተናል ብለው ሌላ ፓርቲ ሊጨመሩ ይችሉ ይሆናል። አሁን ሌሎች ፓርቲዎች አዳዲስ ፓርቲዎችም አሉ። እነሱ በህብረተሰቡ በኩል እውቅና ያላቸውን ሰዎች እየፈላለጉ ነው ያሉት። እውቅና ያላቸውን ሰዎች ፈላልገው ካገኙ በኋላ የራሳቸውን ፓርቲ አዋቅረው ቅስቀሳ ይቅርታ ማድረግ እንዲችሉ ይረዳቸዋል። እና ስለዚህ አሁን እኛ ቀደም ያለ ቦታ እናገኛለን በምደባ ጊዜ ማለት ነው። የፓርቲው ተቆርቋሪዎች እና የፓርቲው ባስመለከተ ብዙ ጥረት ያደረግነን ብለው ውስጠ ስሜት ያላቸው ሰዎች በዚህ በቦታ መደበው ምርጫ እንደፈለጉት ከፈለጉት ቦታ ያላገኘው ያልተመደቡ አኩርፈው ምናልባት ወደ ሌላ ፓርቲ ሄዶናል የሚል ግምት አለ። እንግዲህ ያን ቆይተ የምናየው ነገር ሊሆን ይችላል። አንዳንዶች አሉ በጣም ያኮረፉ ተወዳን ብለው እንዲያውም ለምሳሌ አሁን ኢድት ሲልማን የምትባለው ለምሳሌ እሷን ብንወስድ በባለፈው ጊዜ ከቤኔት ፓርቲ አባል ሆና እንዲያውም የፓርቲው ሰብሳቢ ሊቀመንበር ነበረች እና ያን የነበረችበት ጊዜ ነው በሊኩድ ፓርቲ በኩል ብዙ ቃል ተገብቶላቸው ስለተገባላቸው ፓርቲውን ለቀው ወደ ሊኩድ ፓርቲ ሲጨመሩ የቤኔት የስልጣን መንግስት ደጋፊ የሆኑት የፓርቲ አባላት ቁጥር ወይም የመንግስት አባላት ቁጥር ስለቀነሰ የቤኔት መንግስት ሊበተን ቻለ። በዚያ ምክንያት ከምርጫው በኋላ ሊኩድ ፓርቲ ለኤዲ ሲልማን የሚኒስትርነት ማዕረግ ሰጥቷቸው 4 ዓመት በሚኒስትርነት ቆይተዋል። ከዚያ ግን የነበራቸው ፍላጎትና ስሜት ተስፋ ምንድን ነው? በእኔ የምናጣሪያውን የመሰለ ሁኔታ የላቸው ያኔ አሁን እንደገና በድጋሚ እንድመረጥ ጥረት ያደርጉልኛል የሚል ተስፋ ነበራቸው እና አሁን ግን ይህንን ተስፋ ተግባራዊ ሳይሆን ቀርተዋል። እና እንደዚህ ያለ ሁኔታ መኖሩ በእርግጥ የፖለቲካ ጉዳዮች መለከተ በፖለቲካ በኩል መተማመን የለም መካካድ ያለበት የሜዳ ነው። ይህ ቁማር የምትክደው ቦታ ነው እና የመካካድ ቦታ ስለሆነ እንዲሰብየው አሁን ያው ከመርት ከመችሉበት ጉዳይ ተመድበዋል። ምናልባት እንግዲህ በእኔ የምነት ታዲያው ራሳቸው 1-7 የሚሆኑ ሰዎች በራሳቸው የሚመድቡ የመመደብ ድር ተሰጧቸዋል እና ከዚያ እንግዲህ እሷ ሚኒስትር እና ሌላው ደግሞ የግብርና ሚኒስትር የሆኑት አቢድ ዴፍተር እሳቸው ቀደም የሻባክ አዛዥ የነበሩ እና በደህንነት በኩል ትልቅ ሙያ ያላቸው እና ተሞክሮ ያላቸው ሰውዬ ስለሆኑ እሳቸው አሁን ለምሳሌ ራካለ ቦታ የተመደቡት እንዴት እንደዚህ ይሆናል እንደዚህ ያሉ ሰውዬ
0: ዜቫልኪንም ሜጎላን ሀኖክ የተባሉትም እንደዚሁ እንደተጠበቀው አይደለም።
1: ያው የአቢ ዲክታቶር ሆነ ብዬ ነው ምክንያቱም በደህንነት ባስመለከተ እስካሁን ከተመረጡ ሰዎች መካከል የእሳቸውን ማዕረግ ያለው የደህንነት ጉዳይ ባስመለከተ የለም። እንደነዚህ ዜቨልኪን የውጭ ጉዳይ ሚኒስትሩ የጊዶን ሳር ፓርቲ አባል የነበሩና ከዚያ ወደ ሊኩድ ተጨመሩ ናቸውና ጊዶን ሳር ራሳቸው ያው በሚኒስትሩ በተሰጣቸው የራሳቸው የመመደብ መብት በመጠቀም ጊዶን ሳር ጥሩ ቦታ እንዲያገኙ ተደርጓል። እና ዜቭ ኤልኪን ግን ያው ምርጫ በወዳደር ስለነበራቸው በዚህ ውድድር ጊዜ ከፈለጉት ቦታ ለመመደብ ሳይችሉ ቀርተዋል። ማይጎላንም እንደዚሁ ማይጎላን እና ያችኛ ሩበነ በጣም ተናጋሪዋ

0: ፌዴራል እንደዚሁ ባሩ ምርጫ ራካለ ቦታ ነው የተበደበችው። ጎትሊብም እንደዚሁ ተስፋ ነበራት። ከመጀመሪያው ዙር ካስተር በፊት ካሉ ሰዎች ጋር ነው መመደበው ብላ አምና ነበር። አሁን ታኛ ነው የወጣችውና እንግዲህ ሰላም ተናታሪያው የፓርቲያቸው ስም ወይ በፓርቲያቸው ያለው አመለካከት ወጥሰቡ መጥፎ እንዲያውን ስለፈለጉ ለዛ ነው ቀደም ሲነጋገረው ጀመረው ላይ ብሬብነት ታዲያ ፈለጉትን ውጤት ያገኙ የሚፈልጓቸው ሰዎች እንዲመደቡ አወሉዋል የሚያለበት ምክንያት ያነ ነው።
1: ጥሩ እንግዲህ ለወደፊት በዋናው በፓርላማ በክደሴቱ ምርጫ ምን ያክል ውጤት ያመጣል የሚለውን እንመለከተው ያለን በቀጣይ። በአጠቃላይ ሁኔታስ በሌሎች ፓርቲዎች ያለው ዝግጅት ምን ይመስላል?
0: አሁን እንግዲህ ቀደም ተከታተለው እንጂ ያንዳንዱ ፓርቲ ያው በቅብቅ ያለና ያለው አሰባስቦና መመሪያውን ሁሉ ነገር ካዘጋጀ በኋላ በይፋ የሚመዘገበው እንግዲህ መመዝገብ አለ እና ያንዳንዱ ፓርቲ ይመዘገባል። ከዚያ በኋላ እንግዲህ ቅስቀሳ ነው የመራጩን ቁጥር ለማብዛት እኔ እናደርጋለሁ እኔ ያደረኩኝ ይሄ ባይዚያት ባለሞያኔ እኔ ዚያት ችሎታ አለኝ በሚለው ሁኔታ ቅስቀሳ ለማድረግ ህዝቡን ለማሳመንና አብላጫ ድጋፍ ለማግኘት ያው ዘመቻው ይጀምራል እና ከዚያ በኋላ በአስረኛ ወር 27 ቀን ላይ አጠቃላይ ሀገር አቀፍ ደረጃ የክረጅት አባላት ምርጫ የሚካሄድበት ጊዜ ነው። ከዚያ በፊት ግን እንዳለው ቀደም ብለን አዳዲስ ፓርቲዎች አሉ፣ እነሱ ይመዘገባሉ። የፓርቲው የዚያ አዳዲስ ፓርቲ አባላት እነማን እንደሆኑ ይፋ ይሆናል። አሁን የተለያየ ልክ ሸቀጥ ነው ተይዟል። አዳዲስ ሰዎች ማስገባት ማን በሁለተው በኩል ድጋፍ ያለው ማን ነው የሚለውን እየመረጡ እየበከሩና እየተመካከሩ አስገብተናል ይሄን ይሄ የመሰለ ሰው አለን እያሉ ለህብረተሰቡ ማሳየትና ለማስረዳት የዚያ ዘመቻ ነው እንግዲህ ከጥቂት ጊዜ ሳምንታት በኋላ የሚጀምረው።
1: ተፎካካሪስ እንደ ይሆናሉ እንደው ተብሎ የሚጠበቁ አሁን በአንዳንድ ግምገማዎች ቅድመ ግምገማዎች በሊኩድ እና የአሻር ፓርቲ መካከል ብዙ ልዩነት የለም ያን እንደ ሁለት ነው እና እንደው በዋናው ምርጫ የዛን ያክል ሊሆን ይችላል ወይ የሚለወጥበት አጋጣሚ ሊኖር ይችላል?
0: ይሁን ይሄ ግምገማ ሁኔታ በህዝባው ጥያቄ ውጤት ግምገማ የተለያዩ ቴሌቪዥን ጣቢያዎች ነው የሚያንጸባርቁት እና የተለያዩ ቴሌቪዥን ጣቢያዎች ስታየው በርካታ ልዩነት አለበት። ከአሩት ስተቤ ስሬ እና ከአሩት አርባይ ስሬ ወይም ደግሞ አሩት ሀድ ስሬ አሩት 15 አይ24 የሚባለው ስታየው የተራራቀ ለውጥ ነው ያለው እና አንደኛ ያጠያየቁ ነው ጥያቄው ምን እንደሆነ፣ ሁለተኛ የሚጠየቀው ሰው አካባቢ መኖረው የት ነው የሚለው ነው። እንግዲህ አሁን እንግዲህ አንዳንድ የሚያሳስብ ነገር አለ። የሚያሳስተው ምንድን ነው? ለምሳሌ በሰሜን ተል አቪቭ የሚገኙ እነዚህ የታወቁ ከበርቴዎች ምናምን የኢንተርኔት ሰዎች እንደዛ የግራፊክ ፍሬዎች አለም ያላቸው ናቸው። አሁን በዚህ አካባቢ ማን ተደግፋለ ተብሎ ቢጠየቅ የዲሞክራቲክ ቢሮ ፓርቲ ወይም ደግሞ ወደዚያ የቀራረበው ፓርቲ ነው እንጂ የሊኩድ ፓርቲ ወይም ደግሞ የእስራኤል ቤተኑ ወይም ደግሞ አባይታ ይሁዲ ብለው ላይመጡ ይችላሉ። ያንን ነው እንግዲህ ሂሳብ አድርጎ ይሄ ፓርቲ ይህን ያህል ድጋፍ ያገኛል፣ የኛው ፓርቲ ደግሞ ይህን ያህል ድጋፍ ያገኛል ተብሎ ይፋ የሚሆነው በዚያ ነው እና አስተማማኝ አይደለም። ዋናው የሚያስተማም ነው በምርጫው ቀን የሚካሄደው የምርጫ ውጤት ነው ለአስተማምን የሚችለው። ስለዚህ የአሁን የተለያየ ሆን ብለው ህዝቡን ለማሳሳት ህዝቡን ለምሳሌ ዝንባሌው ይህማ እንግዲህ የደከመ ከሆነ ተስፋ ያለው ከሆነ ለምን ድምፄን አባክናለሁ ለዚህኛው ልስተው የሚል ስሜት እንዲያደርግ የሳይኮሎጂ ትግል ነው የሚካሄደው። በይህም ባስመለከተ እና ይሄ የህዝባዊ ግምገማ ግምታዊ ህዝባዊ ግምገማ በየጊዜ የሚነገረው ያን ያለ አስተባባይ አይደለም። ሰጤ
1: ጥሩ ጋሽ ራሜን በጣም ነው እናመሰግን። መልካም ምሽት
0: ያንተ መልካም ምሽት። ባይ ሰጤ
1: ቻው።

0: በዛሬው ባህልና ኪነ ጥበብ ፕሮግራማችን እንግዳ ያደረግነው ድምጻዊ ማስተዋል ጫኔ ነው። እሱም በስልክ መስመራችን ይገኛል። ጤና ይስጥልን ማስተዋል፣ እንደምን አለ?
1: ጤና ይስጥልን፣ እንደምን አላችሁ?
0: እኛ ደህና ነን። እንግዲህ በፕሮግራማችን ተጋባዥ በመሆን እናመሰግናለን።
1: እኔም እጅግ በጣም አመሰግናለሁ፣ አክብራችሁ ስለጋበዛችሁኝ በጣም አመሰግናለሁ።
0: እናመሰግናለን። እስኪ እንግዲህ ማስተዋል ማን ነው ለሚሉ ባጭሩ ራስክን አስተዋውቅልን።
1: ኦኬ፣ ማስተዋል ጫኔ ይባላለሁ። ያው ድምጻዊ ነኝ። ኖሪያው ጎንደር ነበረ። ጎንደር አለ የካርቲስን የታከለ ቤት ነበረ የምሰራው፣ እዛ ነበር። አሁን ደግሞ ያው በእስራኤል ሀገር በአሽክሎን እኖራለሁ። ዞን ያለውኛው ነው።
0: ከነ እየታከለ ጋር ስሰራ ነበር?
1: አዎ አዎ፣ እነ እየታከለ ጋር በጣም ለብዙ አመት ያህል እሷ ጋር ነበር የምሰራው። አብዛኛው ሰዎች ያውቁኛል ብዬ ተስፋ አድርጋለሁ። ያው እዛ ጎንደር ላይ እዛ በምሰራቸው ስራዎች፣ የባህል ስራዎች ምናምን ነው የምሰራ እና እዛ ብዙ ሰዎች ያውቁኛል ብዬ አስባለሁ። እንግዲህ እና እዛ ነበር የምሰራ ለብዙ አመት ያህል።
0: በጣም የነየን እስክስታዋን ለምደዋል በደንብ እንደሷ?
1: አዎ እንግዲህ ምን ያው እዛ ስትሆን ባህላዊ ዘፋኝ ስትሆን ያው ሁሉንም እንትላለ ውዝዋዜም ትሞክራለህ። ድምፅ ብቻ ሳይሆን ውዝዋዜም ትሰራለህ። ያም ግዴታ ነው። ቤቱም ደግሞ እንደዛ ነው። ያው ባህላዊ ቤት ሲሆን፣ በዛ ላይ ደግሞ ባህላዊ ዘፋኝ ስትሆን ደግሞ አንድ ብቻ ሳይሆን ያው ግዴታ ውዝዋዜም አብረህ ማሳየት አለብህ እና እሞክራለሁ ውዝዋዜም።
0: በጣም ጥሩ ነው። እንደው ማስተዋል እና ሙዚቃ የተዋወቁ መቼ ጀመርክ?
1: ሙዚቃ የጀመርኩትኝ ያው በክበብ ነው። ቀበሌ ክበብ የሚባል አለ፣ ከዛ ነበረ። ከዛ ደግሞ ማህበር የሚባል አለ ደግሞ ከዛ። ከማህበር አለፍ ብሎ ደግሞ እንደገና ፋሲለደስ የሚባል አለ፣ እዛ ደግሞ እንደገና እዛ ሲኒማ አለ፣ እዛ ነበረ እዛ ምሰራ። ከዛ ወደ አርቲስት የታከለ ቤት ገባው። ያው አሁን ያለሁበት መንገድ አመጣጤ ይህን ይመስላል። በእርግጥ የተወለድኩት ወደ ጎጃም አካባቢ ነው እና እዛም በነበርኩበት ጊዜም ያው ምንም አይነት ልምዱ ባይኖረኝም የሙዚቃ ግን ተፈጥሮ እንደዚህ ሰርግም ሲሆን ምንም ሲሆን ስሞክር ነበረ፣ ዘፍን ነበር እና በጣም ጎበዝ እያሉ ሁሉም ያበረታቱኝ ነበረ። ከዛ በኋላ ነው ወደ ጎንደር መጥቼ እንደዚህ ወደ ቀበሌ ክበብ የገባው። ከዛ ደግሞ ወደ ማህበር፣ ከዛ ወደ ፋሲለደስ ባህል እያልኩኝ ወደ ሲኒማ አዳራሽ እዛ ነበረ። ከዛ ያው እንደዚህ እያልኩ አመጣቴ እዚህ ይመስላል።
0: ብዙ ነው እንግዲህ በዚህ ገና በወጣትነት እድሜህ ብዙ ቦታ ላይ ሰርተሃል እና አሁን ሁለት ነጠላ ዜማዎች አሉ። ከዛ በፊት የእነማንን ዜማ ነበር የምትጫወተው?
1: ያው እንዳልኩ ባህላዊ ዘፋኝ ስትሆን የእነማንን የሚባል አይደለም። ያው ሁሉም ባህል ሰው የሚወደውን በተለይ ያው እየታከለ እንግዲህ ያው እንትን ታውቃለህ፣ በጣም ትመጥር ሰው ናት። በጣም ትልቅ ቤት ነው። እዛ ላይ የሚመጣው ሰውም የተለያየ ሰው ነው እና እነዛ ከስተምሮች የሚመርጡትን የከሌ የሚመቻቸውን ባህል ዘፋኝ ስትሆን ሁሉንም ትዘፍናለህ እና እኔ ሁሉንም እሞክራለሁ። ያው ባህል ዘፋኞች የተባሉትን እሞክራለሁ፣ ዘፍናለሁ። ያው ያሉትን የሚዘፈነው ሁሉ የሚችለውን እኔ ጋር የሚሄዱ የምላቸውን ሁሉ እሞክራለሁ እና ደግሞም ባህል ዘፋኝ የተለያየ ሙዚቃዎችን ነው የምትዘፍነው። የተለያየ ዘፈኖችን ታስገባለህ፣ ትዘፍናለህ እንጂ ያው የከሌ ምናምን ያው ብዙ ነው።
0: እነሱ እንግዲህ እዛ አዘጋጆች በሚሉት እና ከድምፅ ጋር አብሮ የሚሄደውን ዜማ ሁሉ ለእንግዶች የሚስማማውን ትዘፍናለህ፣ ትጫወታለህ። ጥሩ ነው። እስኪ አንድ ከራስ ዜማም ሊሆን ይችላል ከሌሎች አንድ ተጫወትልን።
1: እሺ፣ ያው ይሁኔ በላይ አንድ ሙዚቃ ልጫወትልህ። እሺ።
0: ጥሩ።
1: አንቺዬ የአበይ ማዶ ሰው፣ የኔ ዓለም የአበይ ማዶ ሰው፣ አንቺዬ የአበይ ማዶ ሰው፣ ሆዴዋ ሲያምር ጨዋታው አንቺዬ የአበይ ማዶ ሰው፣ የኔ ዓለም የአበይ ማዶ ሰው፣ አንቺዬ የአበይ ማዶ ሰው፣ ሆዴዋ ሲያምር ጨዋታው ሲያምር ጨዋታው ለተላመደው ሲያምር ጨዋታው ለቀረበው ሰው ማር ነው ጨዋታው ማር ነው ጨዋታው ማር ነው ጨዋታው የአበይ ማዶ ሰው። ደማምነይ ደማምነይ ደማምነይ ደማምነይ ደማምነይ ደማምነይ ደማምነይ የተደረደርሽ አስቸግረሽኛል ደማምነይ አስቸግረሽኛል እንደ ግርችም ብራን እንግዳ ይሸኛል ደማምነይ እንግዳ ይሸኛል። እንደዚህ አልሞክራለን።
0: በጣም ቆንጆ ነው በእውነት። ልምድ እንዳለህ የሚያመላክት ነው። ተሰጥኦም በጣም ጥሩ ነው። እዛ ወደ ራስህ ዜማ መጣህ፣ ሁለት ነጠላ ዜማዎችን ለቀሃል። እስኪ ስለነሱ አጫውተን እጅስጥና ባላገሯ የተሰኙት አሉ።
1: አዎ እንግዲህ መጀመሪያ የሰራሁትኝ ያው ባላገሯ የሚለውን ነው። ባላገሯ የሚለውን ያው እሱ ባለው ይታየው እሺ ጋር ነው የሰራ ነው። እሱ ባለው ይታየው እሺ ታውቀው ይሆናል ብዬ
0: አስባለሁ። እሱ ጋር
1: ነው እሱ ላይ ሰጠኝ ዘማ ገጥሞንና የሰራልኝ ቅንብሩን ደግሞ የሰራልኝ ታምሩ አማረ ነው። እነሱ ጋር ሆነን የሰራ ነው እና ያው የመጀመሪያ ስራዬ ነው። በእርግጥ ያው ከዛ በፊት ያው ብዙም እንዳልኩ ባል ምሽት እንዲሁም መድረክ ምናምን ነው እንጂ ነጠላ ዜማ የመጀመሪያ ነው እና ጥሩ ነበር። በወቅቱ በጣም ደስ ይል ነበረ። እኔም ያው ተልተሎ ወደ ነጠላ ዜማ ወይም ወደ ራሴ ስራ አልሄድኩም። ያው ጊዜውም ምንም ሁሉም ነገሮች ያው ካለው ጊዜ አኳያ ተሎ እንትን አላልኩም እንጂ ተሎ በዛ ሰዓት ጨምሬ ሰርቼ ቢሆን በእርግጥ በጣም እንትን ይል ነበረ እና በሰዓቱ በጣም አሪፍ ተቀባይ ነበረ። ባላገሯ በጣም በጣም ጥሩ ነበረ። እግዚአብሔር ይመስገን ጥሩ ነበር በሰዓቱ።
0: ጥሩ እስኪ እሱን ባላገሯን ሞክርልንና እዚህ ደግሞ ስቱዲዮ ያለውን እንልቀቀው።
1: እሺ። ከዚያ ከሳር ከዳን ከዚያ ከሳር ጎጆ ልብን ገዳይ ውበት የቆንጆች ቆንጆ የደም ዘንቦ የውበት ዳሯ ሁለ መናሽ ውባላገሯ ሀገሩ በሙሉን ጀግናና ወንድ ነው አይኔ ከሩቅ ሚያየው ሴት አንቺን ብቻ ነው ጭዋታ ቁም ነገር ቤትሽ አለ ሁሉ ምን ጠፍቶ ባላገር ቤቱ ሁኖ ሙሉ

0: ማስተዋል ቆንጆ ነው። እንግዲህ በቃት ከን የሚያሳይ ዜማ ነው። ደስ ይላል። ክሊፑንም ልካልኝ። ካሁን በፊትም አይቻለሁ። ጥሩ ነው። ቀጥልበት ነው ምንለው። ግን ከዛን ጊዜ በኋላ ብዙ ቆይተ ነው ደግሞ አሁን ሌላ ነጠላ ዜማ ያወጣህ እጅ ስጥ ሚል ብዙ ጊዜ አይሆንም። ለምንድን ነው ክፍተቱ የተፈጠረው?
1: አዎ እንዳልኩ ክፍተቱ የተፈጠረበት አንደኛ ጎንደር ላይ ነው። እኔ ጎንደር ነበርኩ እና ሙዚቃው የምንሰራው አብዛኛውን ጊዜ ከጎንደር ወደ አዲስ አበባ ሂደን ነው እና አብዛኛውን ጊዜ እዛ ባለሙያ በቅርብ አሁን እንኳን አሉ። አሁን የተጀመረ ነው፣ ግን በወቅቱ ያው ሄደን የምንሰራው ሙዚቃዎችን የምንሰራቸው አዲስ አበባ ሄጄ ነው። አዲስ አበባ ለመሄድ ደግሞ አንደኛ ወደዛ ለመሄድ ጊዜ ትንሽ እንትን ይለኛል። እዛ ባህል ቤት ስሰራ ግዴታ በየቀኑ መገኘት አለብኝ። ብዙ ነገሮች ወደኋላ ያጓትቱሃል። ባህና ትንሽ እነዛ ነገሮች በወቅቱ ነገሮች ሁሉ አልሳካ ሲሉ ያው ጊዜ ይሄዳል። ዛኔም ደግሞ ስራ እያልኩ ጊዜ ያልሰጠሁትን ከዛ አድርጌ እዛ ቆይቼ ነው ሙዚቃ ያለኩ እና በዛ ምክንያት ነው ክፍተት የተፈጠረው። ከዛ ያው እዛ ይሄው እንዳ ያልኩህ የጎንደርኛ ጋር የጎንደርኛ ስራ ሰራው። ከዛ በኋላም ያው ወደዚህ መጣሁኝ። ወደዚህ መጣሁ። እዚህ ከመጣሁም ደግሞ ያው አሁን በእርግጥ የጀመር ያለሁኝ አሁን እየሰራው ነው። ስቱዲዮ የተጀመረ ስራ አለኝ። ያው እዚህ እንኳን ከመጣሁ ብዙም እንቅስቃሴ አላደረግኩም። ምክንያቱም ያው ያሉት ያለው ነገሮች ሁሉ ትንሽ መስመር ማስያዝ ስላለብኝ ነገሮቹ ሁሉ እንደዛ እያልኩ አሁን ከዚህ በኋላ ግን እወጣለሁ ብዬ ተስፋ አደርጋለሁ። እዚህ በኋላ የተለያዩ መድረኮችም እሰራለሁ ብዬ ተስፋ አደርጋለሁ። እንደገናም የራሴ ነጠላ ዜማዎችንም እሰራለሁ። ያው እንዳልኩ የተጀመረ አለ፣ እሱንም እሰራለሁ እና እሰራለሁ ብዬ ተስፋ አደርጋለሁ። እንግዲህ
0: ጥሩ ነው፣ ይገባናል። እንግዲህ ከጎንደር አዲስ አበባ እየተመላለሱ ራሱ ገንዘቡም ጊዜውም ከባድ ነው። እንዳልከው ደግሞ ወደዚህ ከመጣ በኋላ የዚህን ሀገር ኑሮ መልመድ አለብህ። ያም ፋታ የሚሰጥ አይደለም። አሁን ግን ያው እየተመለስክ እንደሆነ ነው የገለጽክልን። እጅ ስጥን አሁን ቅርብ ጊዜ ያወጣው ስለ እሱ እስኪ ንገረን።
1: አዎ እጅ ስጣለኝ ያው ጎንደር ነው የተሰራው። በጣም በጣም ወደው ስራ ነው። በጣም ቆንጆ ስራ ነው። በጣም በጣም ለፍተንበታል። በጣም ብዙ የደከሙበት ስራ ነው። ግን ያው እንደደከሙበት ያህል ግን ብዙም እንትን አላለም። ያው ዜማውም በጣም ደስ ይላል። ብቻ እንግዲህ ያው ሰውም የሚሰጠው ፊድባክም በጣም ጥሩ ነው። ግን እንዳልኩ አሁንም እዚህም አንድ ሙዚቃ ሲሰራ ቶሎ በዛው ላይ ሌላ ሙዚቃ መተካት ያስፈልጋል። ያ ካልሆነ እኔ ልመጣው እየተረሳ መመጣ ከሆነ ያው ነገሮች ሁሉ ሙዚቃውን ለመስራት ያ ሙዚቃ ይተኛል ማለት ከሰው ጆሮ ከጠፋ በኋላ ሌላ ሙዚቃ ስትሰራ አይነሳም። ያ ስለሆነ ነው እንጂ እንዳልከው ቶሎ ቶሎ ብሰራ ያው አሪፍ ደረጃ እንትን ነበረ። ያው ከዚህ በኋላ ግን አከታት እየሰራለሁ ብዬ ተስፋ አድርጋለሁ።
0: አዎ ጥሩ ነው። ቀላል አይደለም። እዚህ ሀገር እንግዲህ መድረኮችን የማግኘቱ እድል ውስጥ ተፈጥሯል ወይ ወይም በኑሮው ገና አዲስ ገቢ በመሆንህ ሁኔታዎችን እስክትለምዳቸው ድረስ ብዙ መድረክ ላይ አልሰራህም?
1: ዋው አንደኛ ያው እንዳልኩ አንተም እንደገለጽከው ቅድም ያው አዲስ እንደመሆንም አገሩ መላመድም ብዙ ነገሮች ያው ቤትም ብዙ ነገሮች እንትን አሉ። እነዛን ነገሮች መስመር እያስያዙ ስለሆነ አንደኛ እኔም አልወጣሁም። ያው አንድ ወጣ ክፍል ነው ሁሉም መድረክም ለመስራትም መንገዱም የሚመጣ ትንሽ መውጣት ስጀምር ነበረ። እኔም አልወጣሁም እንዳልኩ። አሁን ከዚህ በኋላ ግን ያው መስራት እችላለሁ። ሁሉንም ነገር እሰራለሁ። እንግዲህ መድረኮች ከመጡ የሚያሰሩም እንደዚህ ተገናኘን ያው ኮንታክት ካደረጉኝ መስራት እችላለሁ።
0: ጥሩ ነው። እንግዲህ በርታ እንላለን። ምናልባት መጨረሻ የምታስተላልፈው መልእክት ካለ ወይም ደግሞ ለመጨረሻ ጊዜ እንደ ዜማ የምትጋብዘን ከሆነ ሌላ ጊዜ ደግሞ የበለጠ ስቱዲዮ መጥተህ ያው ሁኔታዎች አልተመቹ ሆነው ነው አሁን በስልክ ያደረግነው ቃለምልሱን። የበለጠ ስቱዲዮ ስትመጣ ደግሞ ብዙ የምናወራቸው ነገሮች ይኖራሉ እና አሁን መጨረሻ የምታስተላልፈው መልእክት ካለ ወይም ደግሞ በአንድ ዜማ እንሰናበት።
1: በመጨረሻ ምስጋና ነው እናንተ ያው ስቱዲዮ መምጣት እየቻሉ ግን በጊዜዎች ነገር በሰዓትም በተለያዩ ነገሮች በስልክ ስላደረጋችሁልኝ እጅግ በጣም አመሰግናለሁ። እናንተ ማስባችሁ እንደዚህ ቃለ መጠይቅ እንዳደርግ ቀየር ሰዓት ሰጣችሁ አክብራችሁ ስለጋበዛችሁ እጅግ በጣም እናንተን አመሰግናለሁ። ሌላ ያው ዜማ ካለ ያው የኔ ጎንደረኛ ልሞክረው። ያው ዛሬም ጀግንነቱ ሳይረሳን ይኖራል በክብር ሲነሳ አባታ ጠቄ መቅደለው ንጉስ አባታ ጠቄ ቋረው አንበሳ ዛሬም ጀግንነቱ ሳይረሳን ይኖራል በክብር ሲነሳ አባታ ጠቄ መቅደለው ንጉስ አባታ ጠቄ ቋረው አንበሳ። እጅ ስጥ ማለት ቀላል ወይ ከቶ እጅ ስጥ የሚለኝ ከፉ ቃል አውጥቶ አላወቀም መሰል አልጠየቀም ዘመን ከኢትዮጵያ ምድር ጎንደር መፈጠሬን አስተምረዋለሁ አቤት አቤት ታሪክን ደግሜ አቤት አቤት ጎንደሬ ነኝ እኮ አቤት አቤት ካሳለ በደሜ አቤት አቤት

0: በጣም ቆንጆ ነው። በጣም ነው እናመሰግን ማስተዋል ጫኔ በዚህ ቀጥልበት።
1: በጣም አመሰግናለሁ እንደማለም። በጣም አመሰግናለሁ። በጣም
0: እኛም እናመሰግናለን ድምጻዊ ማስተዋል ጫኔ ከፕሮግራማችን ጋር ስለነበረው ቆይታ በጣም ነው እናመሰግን። ለወደፊት ደግሞ እዚህ ስቱዲዮ ተገኝተህ ብዙ ዜማዎችን እንደምትጫወትልን ተስፋ እናደርጋለን። ለዛሬው በዚህ እናብቃ። ሰላም ሁንልን። መንገድ ሁሉ የተሳካ እንዲሆን እንመኛለን።
1: አሜን አሜን። በደስታ አመሰግናለሁ። አመሰግናለሁ። አሜን።
0: የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ሳምንት ሌላ ፕሮግራም ይዘን እንቀርባለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ። ደህና ቆዩልን።

0: አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን ደግሞ የደነት ጉዳይ ዘጋቢያችን ጥላውን መልኬ በስልክ መስመራችን ይገኛል። አላው ጥላውን እንዴት አመሽ?
1: እንስለን ፈጣን ሰላም ለአንተም ለአድማጮችን
0: ሰላም ብለናል። እንዴት ናንተ?
1: ዛሬ መስገን የለም አንጎራጉር እንዳትለኝ ነው ምፈረው።
0: አንተና እኔ በመናገሩ ይሻልና ለማንጎራጉሩ እንጂ እንግዲህ አንተ ነህ እኔ
1: አላየ ካልደን የለንበትም።
0: ጥሩ ነው እንግዲህ ሰው እንደተሰጠው ነው ለዘፋኞች ለድምጻውያን ዘፈኑን ሰጠናል።
1: ማድነቅ ነው ማድነቅ። እነዚህ ወጣቶችን አሁን የሰማሁትን ወጣት አርቲስት እንደስደስ ያሉትን ማድነቅ ብቻ ነው የኛ ሙዚቃዎችን መመገብ ማዳመጥ እሱ ነው የኛ ኃላፊነት። እንግዲህ
0: ወጣቶቻችን እንግዲህ በሙዚቃውም በስፖርቱም ሲሰማሩ ውጤታማ ይሆናሉ እና ማድነቅ ጥሩ ነው። እናመሰግናለን። ሶሪያ እንግዲህ ንጋት ላይ ጥቃት እንደተፈጸመ ይነገራል። እስራኤል ነው የፈጸመችው የሚሉ ዘገባዎች በስፋት እየወጡ ነው። ምን ስለሆነ ነው እዛ አካባቢ ጥቃት የተፈጸመው? ምክንያቱ ምን ይሆን? እርግጥ እስራኤል ናት ወይ?
1: ያውል እስራኤል እውቅና አልሰጠችም ድርጊቱን ፈጸምኩ ብላ። ግን በውጭ ሀገር የዜና አውታሮችም ሆነ እንደገና ከዚህም አንዳንድ ባለስልጣኖች በጉዳዩ ያው እስራኤል እጇ እንዳለበት እንግዲህ የሚነገርበት ሁኔታ አለ። እስራኤል ከዚህ ጀርባ ሳትሆን አትቀርም ብዬ አስባለሁ። እንዳልከው ትናንት ሌሊት ነበር እንግዲህ አራት ድብደባዎችን እስራኤል ፈጽማለች። ይህ ቦታ በእርግጥ አዲስ አይደለም ሰጠኝ። ከአሁን በፊትም በተደጋጋሚ ይህ እንደዚህ መሰልና ሌሎችንም ትደበድብ ነበር። አይደለም አሁን ስልጣን ያለው መንግስት ከመጣ በኋላ፣ ከዛ በፊትም ራሱ ባሻር አሳድ ስልጣን ላይ በነበረበት ወቅት የምታስታውስ ከሆነ 2007 ላይ እስራኤል ያው ማጥቃት ስለነበረባት የንግድ ጦር ሰራ ግንባታን ያካሄዳሉ በሚል በደረሳት መረጃ ማለት ነው የደበደበችበት ሁኔታ አለ። አሁን ይህ ስልጣን ላይ ያለው መንግስት ስልጣን ከወጣ በኋላ አንዳንድ ቦታዎችን ያው እስራኤል የምትደበድበት ሁኔታ አለ። ትናንት የነበረው ሌሊት አካባቢ ይሄ የጦር አውሮፕላን ማረፊያ ነው፣ አቡ አል ዱሆ ይባላል። ይህ ቦታ ከቱርክ 7 ኪሎ ሜትር ርቀት ያለውና በጣም ሰፊ ቦታ ነው። ይህ ቦታ እንግዲህ እስራኤል መረጃው ደረሰኝ የምትለው ወይም ደግሞ መረጃው በቻ ያለ የምትለው እዛ ቦታ ከአሁን በፊት ይህንን የኤሌክትሮ ጦር መሳሪያ ግንባታን የሶሪያ መንግስት ማለት ነው ለማዘጋጀት ባቀደበት ወቅት እንግዲያው እስራኤል ደብድበው ያው ቦታው ከጥቅም ውጭ የሆነበት ሁኔታ አለ። አሁን ከዛ በኋላ ቅሬት የቀረ ሌላ የኡራኒየም ንጥረ ነገር እንግዲህ እሱ በእጇ እንዳለ መሳሪያው እንዳለ ያው የሶሪያ መንግስትም አይክድ ስልጣን ላይ ያለው በይበልጥ በውጭ ጉዳይ ሚኒስትር ይፋ ያደረጉት ሁኔታ አለ። አዎ በእጃችን ይገኛል፣ ይህንን የተገኘውን የመያዝ መብቱ አለን። ሌላው ዓለም አቀፉ የዚህን የጦር መሳሪያ ግንባታን ቁጥጥር የሚያደርገው የሚቆጣጠረው ኮሚቴ በሱ ኃላፊነትም ነገሩን መፈተሽና ማጣራት ይቻላል፣ በፍጹም እንደብቀው ነገር የለንም ሲሉ እንግዲህ በሶሪያ በኩልም በይፋ ተናግረዋል። እንግዲህ እስራኤል ትናንት የወሰደችውን እርምጃ ከመውሰዷ በፊት በአሜሪካ በኩልም ለከፍተኛ ባለስልጣናት ማለት ነው ይህ ነገር ያው ሚስጥሩን እስራኤል እንዳቀበለች ድብደባ ከማድረጓ በፊትም ይህንን ሀሳብ እንዳካፈለች የሚነገርበት ሁኔታ አለ። አሁን እዚህ ላይ ትልቁ ጥያቄ ሰጠኝ። በእርግጥ ሩሲያ ይቅርታ ሶሪያ ምድር ላይ ነው ይህን ጥቃቱ፣ ግን በእጃ ዙር እስራኤል ምልክት እያሳየች ያለው ወይም ደግሞ የማስጠንቀቂያና እንዲሁ ለእኔ ቀይ መስመር ነው እያለች ያለው ለቱርክ ነው ትልቁ መልእክት። አሁን እንግዲህ ከዚህ ጀርባ ያለችው ቱርክ ነች። ምክንያቱም ያው ስልጣን ላይ ያለው የሶሪያው መንግስት ከመምጣቱ በፊት የአሻራ መንግስት ስልጣን ላይ እንዲወጣ ቱርክ ከፍተኛ የሆነ የጦር መሳሪያ በመስጠትም ወታደሮችን በማሰልጠንም በጣም ከፍተኛ የሆነ እርዳታና ድጋፍ አድርጋ ለዚህ ደርሷልኝ። አሁን ይህንን ውለታ ለመመለስ የሶሪያው መንግስት ቱርክ የምጠይቀውን ሁሉ እሺ እንጂ እምቢ ማለት አያውቅም። አሁን እንዴት ነው ወደ ሰሜን ያሁን ያልኩት ትናንት እስራኤል የደበደበችው እንግዲህ ወደ ሰሜን ምስራቅ ሶሪያ አካባቢ ነው። ያን አካባቢ ቱርክ እጇን ለማስገባት እንግዲህ ፍላጎት እንዳል ከዛም አልፎ ከተወሰኑ ሳምንታት በፊት የቱርክ የጦር መኮንኖች ወደ ቦታው በመሄድ ይህንን የተጀመረውንን አሁን ትናንት እስራኤል የደበደበችውንን ቦታ እሱንን እንደገና ለመገንባት የስልጠና ለማድረግ እንዳ በሙያም ራሱ ለመደገፍ ወደ ቦታው የቱርክ የጦር መኮንኖችና ባለሙያዎች ወደ ቦታው የሄዱበት ሁኔታ እንዳለም ይነገራል። ምንም እንኳን ትናንት በደረሰው እስራኤል በወሰደችው እርምጃ ምንም በቱርክ በኩልም ሆነ በሶሪያም በኩል ምንም ዜጋም ሆነ ወታደሮች የተገደሉበት ሁኔታ የለም። እስካሁን ድረስ በትክክል የደረሰው ጉዳት ይፋ ባይሆንም ግን በፍጹም የሰው ህይወት እንዳላለፍ የሚነገርበት ሁኔታ አለ። ምክንያቱም እስራኤልም እርምጃውን ትቶ ተጠንቅቃ ነው ከቱርኩ ጋር ግጭት ውስጥ ላለመግባት እና ያን ቦታ ቱርክ ለመያዝ ይህንን የጦር አውሮፕላን ማረፊያውን ቦታው ላይ ቱርክ በቀጣይ ማለት ነው የጸረ አውሮፕላን መቃወሚያዎችን ራዳሮችንና ብዛት ያላቸውን ከባድ የጦር መሳሪያዎችን ቦታው ላይ ለመትከልና ለማቆም ወይም ደግሞ በአጭር አማርኛ ቦታውን ቁጥጥር ለማድረግ ቱርክ በጣም ፍላጎት አላት። ይህን የእስራኤል መንግስት በተደጋጋሚ ቀይ መስመር ነው በፍጹም መሆን ያለበትም ስትል እስራኤል ተናግራለች። አሁን የሰሜኑን አካባቢ ብቻ ሳይሆን ወደ ደቡብ ሶሪያም ስነድ ከኛ ጋር የሚያገናኝን ቦታም እዛ አካባቢን ቱርክ ለመግባት ፍላጎት እንዳላት ይነገራል። ስለዚህ በአንክሮ እስራኤል የምትጠይቀው ያንን ቦታ ቱርክ ጭራሽ እግሯን መርገጥ የለባትም፣ ጭራሽ ሶሪያ ውስጥ በፍጹም ተጽዕኖ ማሳደር የለባትም የሚል ሁኔታ አለ። እንግዲህ ሁለቱም ኃያል ናቸው። ቱርክ ምትናቅ ሀገር አይደለችም። ወደ ሶሪያ ውስጥ ገባች ማለት በእስራኤል መካከለኛው ምስራቅ የበላይነቷን ማለት ነው እስራኤል አጣች ማለት ነው። ነገ ከነገ በኋላ እስራኤል የፈለገችውን እርምጃ መውሰድ ከፈለገች እዛ አካባቢ ቱርክ ከተደራጀችና የጦር ኃይሏን እዛ አካባቢ ጸረ ሚሳይሎችንም ሆነ ጸረ ብዛት ያለው የጦር መሳሪያዎችን እዛ አካባቢ ከገነባች የእስራኤል እጅ ተያዘ ማለት። ስለዚህ እስራኤል እዛ መድረስ ትልቅ ይህንን ስለማትፈልግ ከወዲሁ የምትወስዳቸው እርምጃ ከአሜሪካ ጋር በመነጋገር እስራኤል ያው የህልውና ጥያቄ ስለሆነ በፍጹም አይሆንም ስትል እንግዲህ ያው ትናንት በተጋጋሚ ማለት ነው እርምጃ ወስዳለች። ይህ ሁኔታ በቱርክ መንግስት በኩል እንዲሁ አልታለፈም። በቱርክ በከፍተኛ ሁኔታ ቱርክ አውግዛለች። እንዲያውም ዓለም አቀፉ ማህበረሰብ እስራኤልን ማውገዝ ማለት በሰው አገር ደህንነት ውስጥ ገብታ እርምጃ ወስዳለች በሚል ቱርክ አውግዛለች። ቱርክ ብቻ አይደለችም በሚገርም ሁኔታ በእርግጥ አይገርም ማለትም ይቻላል። ምክንያቱም በቱርክ የአሜሪካው አምባሳደር ቶም ባራክ እንደገና በሊባኖስም ሆነ ሶሪያም ደግሞ ልዩ መልእክተኛ ናቸው የዶናልድ ትራምፕ። እኒህ አምባሳደር ትውልዳቸው ሊባኖሳዊ ናቸው። ሰጠኝ ይህንን ድርጊት በከፍተኛ ሁኔታ እስራኤልን በማውገዝ ማለት ነው በከፍተኛ ሁኔታ እንግዲህ ቶም ባራክ የአሜሪካ በቱርክ አምባሳደር ለአርዶዋን በጣም ቅርብ ያለው እና እንዳልኩ እንግዲህ ቅርበታቸውን ደግሞ ተመልከት እንዳልኩ ሊባኖሳዊ ዜጋ ከሆኑ የሚጨነቁት እንግዲህ ምንም እንኳ የአሜሪካ አምባሳደር ቢሆኑም አብዛኛው ለሌሎች እንደ ሊባኖስ እንደ ሶሪያ ላሉት ሀገራት ነው። እና የእስራኤልን ድርጊት አካባቢውንን ከማር እንዴት ነው የተረጋጋ ለማድረግ እንጂ አካባቢውንን ወዳልተረጋጋ ቦታ ይወስደዋል እስራኤል በወሰደችው እርምጃ የምታገኘው ጥቅም የለም ሲሉ እንግዲህ አውግዘዋል። ለማንኛውም አሜሪካ ድርጊቱን ከመጀመሪያው እንዳወቀች የምንነገርበት ሁኔታ አለ። በጣም አነጋጋሪ ነው፣ ጅመራ ነው ማለት ነው።
0: ለወደፊትም ብዙ ጥያቄ የሚያመጣ ነው። ጥሩ እናየዋለን የሚሆነውን ነገር። እንግዲህ ሌላ ርዕሰ ጉዳዮች፣ እስራኤል መከላከያ ሰራዊት በደቡብ ሊባኖስም ሆነ በዛ እንቅስቃሴ ማድረጉን አላቆመም፣ እርምጃም የወሰደ ነው እና ያለው ሁኔታ እንዴት ነው እዛ አካባቢ የሁለቱ ግንባሮች?
1: ይኸውልህ አንዳንድ መረጃዎች እንደሚጠቁሙት ከሆነ አሁን ባለፉ ሰዓታት የሚወጡትኝ እንደው በሊባኖስ በኩል የህዝቡላ ድርጅት ያው ካለው በአሜሪካ ሸማጋይነት እስራኤል ሊባኖስ ባለው የተኩስ አቁም እና ከዛ ምናልባት የተረጋጋ ልማት ቀጠናውን የሚያደርጉት ጎን ለጎን እንዳለ፣ ግን በሊባኖስ በኩል የህዝቡላ ድርጅት ከኢራን አረንጓዴ መብራት ወይም ደግሞ ጀምሮ የሚል ትዕዛዝ ነው የሚጠብቅ ለጦርነት የሚል ሁኔታ አዳዲስ ዜናዎች እየወጡ ነው። ሊሆናል አይሆንም አይታወቅም፣ ግን ከወዲሁ በኢራን በኩል መመሪያ እስከሚሰጥ ድረስ ነው። በህዝቡላ ድርጅት በኩል ግን ወደ ጦርነቱ ለመግባት የሚባል ሁኔታ አለ። ሲጀምር ይህን የተጀመረውን የሰላም ወይም የተኩስ አቁም ስምምነቱን አይፈልጉም ማለት ከዚህ ጀርባ ያለው የህዝቡላ ድርጅት ትጥቁን ይፍታ የሚለውን ሁኔታ አይፈልጉም በሊባኖስ በህዝቡላ በኩል። ሌላው ኢራን ካለችበት ተጨባጭ ሁኔታ ጋር በተያያዘ ከኢራን ጎን ለመሆን የህዝቡላ ድርጅት ለጦርነት ተዘጋጅቷል የሚሉ መረጃዎች ይወጣሉ። ነገሩ እንዴት ነው የተረጋጋ የሚመስል እንጂ ውጥረት አለ በሀገራችን የሰሜን ክፍል ማለት ነው። እንግዲህ ከህዝቡላ ጋር ባለው ሁኔታ ወደ ደቡብ የሀገሪቱ ክፍል ስንሄድ እስራኤል አንተ እንግዲህ ስቱዲዮ ከገባ በኋላ ይሆናል ከዛ በኋላ የወጡ መረጃዎች ያው ወደ አንድ ወደብ አካባቢ ነው ሻቲ በተሰኘ ቦታ እዛ አካባቢ በወሰደችው እርምጃ እንግዲህ ለጊዜው ወደ 6 የሚሆኑ የተገደሉ እንዳሉ እና እስራኤል ለወታደሮች ደህንነት ስጋት ማለት እርምጃ የሽብር ፈጠራ ድርጊት የሀማስ ድርጅት የሽብር ፈጠራ ድርጊት ከመፈጸሙ በወታደሮቻችን ላይ ከመፈጸሙ በፊት አስቀድማ በወሰደችው እርምጃ ከወዲሁ ወደ 6 የሚሆኑ የተገደሉ እንዳሉ ይነገራል። እንግዲህ ሀገራቸው ሄዶ ፊልም የተረጋጋ መስሎ አይታይ ማለት አልፎ አልፎ እስራኤል እርምጃ ትወስዳለች። ተመልከት፣ ይህ እንግዲህ ጎን ለጎን ጉዳዩን ለማረጋጋት ደግሞ ወይም ደግሞ አጠቃላይ የትራምፕን እቅድ ተግባር ላይ ለማዋል እንግዲህ የሚሰራ ስራ አለ። በእስራኤል በኩል ግን አይደለም ወታደሮችን የማውጣት ሁኔታ ሐማስ ድርጅቱን እስከፈታ ድረስ በፍጹም ይህንን ሐሳቡን አልቀበልም ትለዋለ። ጎን ለጎን ግን ለደህንነቱ አስጊ በሚሆንበት ጊዜም ተወስደው እርምጃ አለ። ለዚህም እንደምሳሌ የሚሆነው እንግዲህ ከተወሰኑ አንድ ሰዓት ባልሞላ ጊዜ ውስጥ ማለት ነው እንግዲህ የደረሰው ሁኔታ በአዛም እስራኤል እርምጃ እየወሰደች ይታያልና
0: በዛ ሰርጥ አዋሳኝ ደንበርም ይሄ በፊኛ የሚልኩት ነገር እንደወደቀ ነው የተነገረው። ከጥቅምት ሰባት በፊት እንደነበረው ባለፉት ጊዜያትም የተከሰተ ሁኔታ አለ። አላረፉም እነሱም ማለት ይቻላል። ስለዚህ ችግር ነው፣ እስኪ እናየዋለን። ሌላው መካከለኛው ምስራቅ አሁንም በውጥረት ላይ ነው። አሜሪካና ኢራን እየተነጋገሩ እንዳልሆነ ፕሬዚዳንት ትራምፕ ተናግረዋል፣ አስታውቋል። የሆርሙዝ የባሮ ሽመጥ የኛ ነው የሚል እንግዲህ መግለጫ ካወጡ ቆይተዋል ትራምፕ። እና ያዋጣል ወይ በሆርሙዝ ብቻ በቃ ሊሉ ነው ወይ ትራምፕ?
1: የሆርሙዝን እንግዲህ የአሜሪካ ግዛት ነው ወይም የአሜሪካ ክልል ነው ብሎ የማለት ሁኔታ በግልጽ ተናግረዋል። በትክክል ነው ከመናገር ውጭ እንዴት ነው በቀላሉ የሚሆን ነገር አለ? እንደ ትራምፕ አመለካከት ምንድን ነው? አሁንም ቢሆን ያው 60 ቀን የተሰጠው ሁኔታውን መፍትሄ ለማፈላለግ የተሰጠው 60 ቀን አልፏል። እንዲያውም አንዳንዶቹ ድጋሚ 60 ቀን ተጭማሪ ተደርጓ የሚባል ነገር አለ። በግልጽ ግን ዛሬ የሚወጡት መግለጫዎች ከዛም አልፎ በዶናልድ ትራምፕ በኩል የተነገረው የወጣው መግለጫ በፍጹም ሁለቱ እንደማይነጋገሩ ነው። የቆመ ነገር አለ። አሁን እዚህ ላይ እንዲያውም የሚነገረው ኢራን አሁን የተኩስ አቁም ስምምነቱን ተመርኩዛ ማለት ነው 60 ቀናት በስልሳ ቀናት ውስጥ ኃይሏን በከፍተኛ ሁኔታ እንዳደራጀች እና የተጎዱትን የጦር ሚሳይሎች እንዲሁም ከነበራት በበለጠ ሁኔታ እንዳዘጋጀች የሚነገርበት ሁኔታ አለ። አሁን ግልባጭ ሆኖ ሰጠኝ ምናልባት አሜሪካ ከዛም እስራኤል ትጨመራለች የሚለው በአሜሪካ በኩል ጦርነቱ ይጀመራል የሚል ይነገር ይናፈስ የነበረው ዜና አሁን ተረስቶ ኢራን በራሷ ጊዜ ጦርነት ልትጀምር እንደምትችል የሚያሳዩ ምልክቶች አሉ። ይህን ደግሞ አንዳንዶቹ ጠለቅ ብለው ጉዳዩ የሚመለከቱት እንግዲህ ሊሆን ይችላል። ይሄ ደግሞ በጣም አስገራሚ ነው። ምክንያቱም ኢራን በእርግጥ አሁን ታፍናለች ማለት ይቻላል። በኢኮኖሚ አቅሟ በከፍተኛው ለትራምፕ አሁን የሚመቻቸው ምንድን ነው? የነዳጅ ዋጋ እስካልናረ ድረስ እንደገና በግልጽ የሚናገሩትን እኛ እኮ በየቀኑ በሚሊዮን የሚቆጠር በርሜል ነዳጅ እናወጣለን። ስለዚህ ይህንን ካገኘን ምን አገባን የማለት ሁኔታ ነው ገብተዋል። እንደገና የሆርሙዝ የባህር ወሽመጥ ሌሎች እንደሚናገሩት አይደለም ክፍት ነው የሚሉት ዶናልድ ትራምፕ። እርግጥ ክፍት ነው፣ እሱ ላይ ጥያቄ ምልክት እናደርግበት። ግን ያም ሆነ ይህ ዶናልድ ትራምፕ አሁን ኢራንን በኢኮኖሚ መወጠርና እንዴት ማፈናፈኛ ማሳጣት፣ ይህ ነው ፍላጎታቸው ወደ ጦርነት ውስጥ ከመገባቱ በፊት። አሁን ይህን ውጥረት ውስጥ የገባቸው ኢራን በአንድ በኩል እንዳልኩ እነዚህን ወደ 2 ወር የሚሆን ቀን በመጠቀም ማለት ነው የጦር ኃይሏ እንዳበረታች እንዳዘጋጀች እና በራሷ ጊዜ ጦርነት እንደምትጀምር አሁን ወደዛ በእውነት ልትገባ ትችላለች የሚለው ሁኔታ ስንጠይቅ ምናልባት ሊሆን ይችላል። ምክንያቱም አማራጭ ከሌላትና አሁን ባለው ሁኔታ የሚቀጥል ከሆነ በየቀኑ ኢኮኖሚዋ በጣም እየደቀቀ እየሄደ ነው። እንግዲህ ኢራን ነዳጇንን በየቀኑ ከምትሸጠው ማለት ነው ቢያንስ እስከ $500 ሚሊዮን በቀን ታጣለች። ተመልከት እንግዲህ በእንደዚህ አይነት ሁኔታ ከቀጠለ አማራጩ ጦርነት፣ እንዲያውም ጦርነቱ ሊዋጣል ይችላል የሚል ሁኔታ ከዛም አልፎ ምናልባት እርምጃ በምትወስድበት ወቅት ጎረቤት ሀገሮች አሉ፣ የአሜሪካ ወዳጆች፣ ወደ እስራኤልም እንደገና አሜሪካንም አጠቃላይ ሁኔታውንን ወደ ጦርነት ውስጥ ከተገባ ወዲያውኑ ወደ ድርድር እንደገና በሽምግልና ምትለው አጋጣሚዎች ወይም አሜሪካ በራሷ ጊዜም ኦኬ እንደራደር እንሸማገል ብለው ወደዛ ለመሄድ ሲባል ሆን ብላ ባያዋጣት መጨረሻው ምናልባት ወደ ጦርነት ልትገባ ትችል የሚባል ስጋቱ እንዳለና እንዲሁም ራሷ ትጀምረዋለች። ቅድም ካልኩ ከሊባኖስ ተጨባጭ ሄዝቡላ ድረስ ካለው ተጨባጭ ሁኔታ ጋር ተያይዞ ነው እንግዲህ ኢራን ወደ የመን ስለ የሁቲ አማጽያኖች አሉ የኢራን ደጋፊዎች፣ እንደገና ወደ ኢራቅ ከሄድንም አሉ፣ እንደገና ሊባኖስ ያለውን የሄዝቡላ ድርጅትም ምናልባት የሚጠብቁት ሁሉም ከኢራን መመሪያ ነው። ሁሉም በአንድ ላይ ምናልባት ጦርነት ሊከፍቱ ይችላሉ። በራሳቸው አነሳ የሚባል ነገር አለ። እንግዲህ እንዴት ነው ያው ታውቃለህ፣ ዜናው ታሮድ ዛሬ ይነገራል፣ ነገም ከነገ በኋላ እንደገና ተረስቶ ሌላ ግልባጭ ወር የሚሰራበት ይሆናል። ሳይታሰብ እንደገና ወደ ድርድር ተመልሶ የሚባልበት ሁኔታ አለ እና መካከለኛው ምስራቅም ሰጠኝ ግራ የተጋባ ሁኔታ ነው። አሁን ባለው ተጨባጭ ሁኔታ ግን ለትራምፕ የሚጠቅመው ምንድን ነው? ያለው ሁኔታ እንዲቀጥል። ምክንያቱም እንዳልኩ የነዳጅ ዋጋ ንረት እስካልታየ ድረስ አሜሪካውያን ኑሮ ውድነት ወይም ደግሞ ይሄ ሆርሙዝ ባህር ወሽመጥ ተዘግቶ ጭራሽ በዓለም ገበያ ላይ ሌላ ትችት እና ሌላ ቁጣ እስካልመጣ ድረስ ኢራንን በኢኮኖሚ የመቅጣቱ ፍላጎታቸው እንዳማራጭ ስላዩትኝ ያለ ሁኔታ ያው እያስፈራሩም እያሉም ቀን መሳብ ነው እንግዲህ ተያይዘውት ያለ። በኢራን በኩል ግን እንዴትም ትዕግስታቸው ያለቀ መስሎ ይታያል። ምናልባት በራሳቸው ጊዜ ጦርነት የመጀመረው ሁኔታ እንግዲህ ምናልባት
0: ለማን ያዋጣል የሚለውን ጊዜ የሚፈርደው ይሆናል። በጣም ነው እናመሰግን ጥላሁን። መልካም ምሽት። መልካም ምሽት እናመሰግናለን። የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ነገ ጧት 6 ሰዓት እንገናኛለን። በተረፈ ለባልደረቦች ራሚ ማላዛርና ጥላሁን መልኬ እንዲሁም ለቴክኒክ ባለሙያችን ዛፈር ሳሌም ለአድማጮቻችን በፕሮግራማችን ለተሳተፉት በሙሉ እናመሰግናለን። በእያላችሁበት መልካም ምሽት መልካም ሌሊት እንመኛለን። በጀመርነው ዜማ እንሰናበታለን። በደህና ደሩ።